ሜሲ ከ208 ጨዋታዎችና 126 ጎሎች በኋላ ከትናንትና በስቲያ በስታዲዮ ሞኑሜንታል የመጨረሻ ጨዋታውን ሲያደርግ በአርጀንቲና ታሪክ የምንጊዜውም ከፍተኛ ጎል አስቆጣሪና ብዙ ጨዋታ ያደረገው ተጫዋች ሆኖ ነው። በወንዶች ብሔራዊ ቡድን ታሪክ ከክርስቲያኖ ሮናልዶ በመቀጠል ሁለተኛው ከፍተኛ ግብ አስቆጣሪም ነው። በስድስት የዓለም ዋንጫዎች ባደረጋቸው 34 ጨዋታዎችም 21 ጎሎችን አስቆጥሮ ከኪሊያን እምባፔ ቀጥሎ በዓለም ዋንጫ ታሪክ የምንጊዜም ሁለተኛ ከፍተኛ ግብ አስቆጣሪነትንም ተጋርቶ ነው።

0: የሜሲና የአርጀንቲና ብሔራዊ ቡድን ጉዞ በፍቅር ቢጠናቀቅም መጀመሪያው ግን ፍቅር ሳይሆን ሀዘን ነበር። ሜሲ በባርሴሎና የማይደረስበትን ሲደርስ ሁሉን ሲያሸንፍ፣ በአርጀንቲና ብሔራዊ ቡድን ግን ጉዞው ተቃራኒ ነበር። የዲያጎ ማራዶናን ጥላ መሸከም፣ ከሀገር ውስጥ ደጋፊዎች የሚሰነዘረውን ከባድ ትችት መቋቋም የዕለት ተዕለት ኑሮውም ሆኖ ነበር። እንደ አውሮፓውያን አቆጣጠር በ2014 ዓለም ዋንጫ ሜሲ ከአርጀንቲና ጋር እስከ ፍጻሜው መድረስ ችሎ ነበር። ይሁን እንጂ በፍጻሜው ጨዋታ ከጀርመን ጋር በተደረገው ጠንካራ ፉክክር በመጨረሻዎቹ ደቂቃዎች ዋንጫውን ማጣታቸው ለሜሲና ለመላው አርጀንቲናውያን ትልቅ ስብራትም ነበር። የሜሲና የአርጀንቲና ሽንፈቶች ቀጥለውም በ2015ና በ2016 በተከታታይ የኮፓ አሜሪካ ፍጻሜዎችን በቺሊ በፍጹም ቅጣት ምት ተሸነፉ። ለሜሲ እነዛ ሽንፈቶች የሀዘን ጣሪያዎቹ ነበሩ።
1: Messi on a million backs. He must do it now. Messi must. Lionel Messi, no, no, no. No, no, no, it's got away, it's got away.
0: ከነዚህ አስከፊ ሽንፈቶችና ተስፋ አስቆራጭ ዓመታት በኋላ እግር ኳስ ለሊዮኔል ሜሲ ያማረ ፍጻሜን ጻፈለት። እንደ አውሮፓውያን አቆጣጠር በ2021 በታሪካዊው የብራዚል ማራካና ስታዲየም ብራዚልን አሸንፎ ኮፓ አሜሪካን ሲያነሳ ሜሲ የመጀመሪያውን ትልቅ ዓለም አቀፍ ዋንጫን ከሀገሩ ጋር አሳካ። ቀጥሎም ትልቁንና በአርጀንቲናውያን ዘንድ የሚጠበቅበትን የዓለም ዋንጫ ድል በ2022 በኳታር አሸነፈ።

ሜሲ ከነዚያ ወርቃማ ስሜቶቹን አመታት በኋላ በ2024 ኮፓ አሜሪካን ደገመ። በ2026ም ለዓለም ዋንጫ ፍጻሜ በቃ። ከዚያ ጥቂት በኋላ ግን የአርጀንቲና ጉዞ ማብቃቱን አበሰረ። ሜሲ ከአርጀንቲና ጋር 6 ዓለም ዋንጫዎችን ተጉዟል። በ6ቱ ዓለም ዋንጫዎችም 21 ጎሎችን አስቆጥሯል። በአጠቃላይ ለአርጀንቲና 208 ጨዋታዎችን ተጫውቶ 126 ጎሎችን አስቆጥሯል። በ2005 የመጀመሪያ ጨዋታውን ካደረገ አንስቶ ከ187 የተለያዩ የብሔራዊ ቡድን አጋሮቹም ጋር ተጣምሯል። በዚህም በ2008 ኦሎምፒክን፣ በ2021 እና በ2024 ኮፓ አሜሪካን፣ በ2022 ደግሞ ትልቁን የዓለም ዋንጫን ከሀገሩ ጋር አሳክቷል። እያዳመጣችሁን ስለሆነ እናመሰግናለን። ብስራት ማለዳችን እስከ ማለዳ 2 ሰዓት ድረስ ይደመጣል። መልካም ቆይታ።

0: ስፖርት እናለን ገና PSG በትክታታይ ለሶስተኛ ጊዜ ዋንጫውን ለመሳም አርሰናል ያምናቁጡትን ለመወጣት ሪያል ማድሪድ ታሪካዊ የበላይነቱን ለማስጠበቅ ብርቱ ፉክክር ያደርጋሉ ሊቨርፑል ባየር ሙኒክ እና ባርሴሎና ደማቂ ቻምፒዮንስ ሊግ ታሪካቸውን ለማደስ ይፋለማሉ ሁሉንም የቻምፒዮንስ ሊግ ጨዋታዎች በቀጥታ በDStv Super Sport እናለን ገና በDStv Media Sport Package ብቻ
1: የያዙትን ለማግዘፍ ምቹ የቁጠባ መንገዳችንን አቅርበን ኑሮውን ዲቃና እንደ ወዳጅ ተጨንቀን ከጎኖ ከተገኘን ባንክ ብቻ ያስብለናል እንዲህ ጅማሮትን አድንቀን ከልቦ ቀርበን ንግዶን ለማሳደግ ከገንዘብ ባለፈ ጊዜያችንን ሐሳባችንን አለፍ ሲል

0: ሙሉአችንን ከሰጠን ባንክ ብቻ ያስብለናል። ጊዜ ገንዘብ በሆነበት ዓለም ጊዜውን አትርፈን እፎይታን አላብሰን በሄዱበት ሁሉ ካለን ከተጠበቁት አልፈን ከተገኘን ባንክ ብቻ ያስብለናል።
1: ብቻ
0: እንዲያቀዱትን ወደ መሬት አውርደን ህልሞን እንዲራመድ አድርገን እስከ መጨረሻ አብረነውት ከተጓዝን ባንክ ብቻ ያስብለናል።
2: አረ
0: ማህበረሰባችን ጎን ቆመን አንድ ላይ ተጋግዘን በበጎ አድራጎት ተሰማርተን አለኝታ ከሆንስ ባንክ ብቻ ያስብለናል። ከባንክ ባሻገር እንጂ አማራ ባንክ ከባንክ ባሻገር።
3: ጊፍት ሶይ
4: ዋው የዛሬው የመገብ ጣም ልዩ ነው። ሚስጥሩ? አዎ ሚስጥሩማ የመገባች የጣም ከፍታ ጊፍቲ ሶያ። ጊፍቲ ሶያ ጥራትን ሲመርጡ ጣምን ያስቀድማሉ። ከፍተኛ የፕሮቲን ይዘት ያለው ከኮሌስትሮልና ከእንስሳት ተዋጽኦ ነፃ ጤና ብቻ ከንጹሕ ተፈጥሯዊ አኩሪ አተር የተዘጋጀ ፍጹም በተመጣጣኝ ዋጋ ለሕፃናት ለዋቂ ተስማሚ ጊፍቲ ሶያ ቃሊቲ ከግምሩክ ፊት ለፊትና መርካቶ መገኛችን ነው። በ0970-02-9002 ሃሎ ይበሉን። ጊፍቲ ሶያ ጤና ብቻ አዬ
3: ጊፍቲ ሶያ
1: ዋው ዋው።

0: قامت سكامت شك لكك وقتي مايك عيروبت بعد دي زمن هو مدر المسكرة ما عليه سيالف تقمتن بقاوي الشك هي ما عزمو ويتنا بحل سيناي فمتاتشن كور توك سياس تبا تدين نامس او درنس تستاتشن سيكابا فبحل لبساتشن كرمتك بقاوة متوتا ودماك سعيتشن يقولوا بيت يقولوا تزتان دام عربت يتم بالنهيك لباتشن على البيت بيت ويقيتاتشن شكرا لعلن أمار نواب مدمك أساسو ستور مولو سانشيبس غار شكرا لعلن سانشيبس أكديس لبس كليس
1: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማጥሚያ ድርጅት በዘርፉ ያካበተው የበረከት አመታት ልምድ ዘመኑ ካፈራቸው ማጥሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግና በህትመት ዋጋ ትመና በቀንና በማታ መርሃግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ ብርሃንና ሰላም ማጥሚያ ድርጅት።

0: ጥላለወጥ
1: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 አመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ፣ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸው የፖርሲሊን እና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መላያችን በሆነው ነፃ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላችሁ የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርጅ በከንቱ፣ ጎርድሾላ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛንቺስ ህንፃ በተጨማሪም ኡራኤል እና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሆኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
2: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: እድግ በልልኝ የኔ ልጅ።
4: አንተ ያጠፍተ ነው ግን
3: አሁን ገባው። በጣም ነው የናፈቀኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም

0: በድጋሚ እንደምን አድራችኋል ክብራትና ክብራን ከተወዳጁ ጣቢያችን ብስራት FM 101.1 ራዲዮ ወደናንተ የሚተላለፍላችሁ የዕለተ ሐሙስ የብስራት ማለዳ ፕሮግራማችን አሁንም ወደናንተ መድረሱን እንደቀጠለ ይገኛል። ፕሮግራሙን እየመራሁኝ በዛብይት አራጌ በቀጥታ ስርጭት ከስቱዲዮ አብራችኋለሁኝ። በቴክኒኩ በኩል ደግሞ ከአብርሃም ሰብስቤ ጋር አብራናችኋለን። አሁን ከሀገር ውስጥና ከባህር ማዶ ያዝናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ ነው የምንገኘው። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የሚኒስትር መስሪያ ቤቶች ቁጥር 22 ሆኖ እንደሚቀጥል የህዝብ ተወካዮች ምክር ቤት አስታወቀ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው አንደኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባው የፌዴራል መንግስት አስፈጻሚ አካላትን ስያሜ፣ አደረጃጀት፣ ስልጣንና ተግባር ለመወሰን የቀረበ ረቂቅ አዋጅን መርምሮ በሙሉ ድምጽ አጽድቋል። የመንግስት ተወካይ አቶ ፈቃዱ ተሰማ ግልጽና ውጤታማ የሆነ የአስፈጻሚ አካላትን አደረጃጀት በመፍጠር የሚኒስትር መስሪያ ቤቶችንና የፌዴራል ተቋማትን የጋራና የተናጠል ተግባር በግልጽ በማስቀመጥ ረገድም ረቂቅ አዋጁ ሚናው የጎላ መሆኑን አስረድተዋል። በዚህም ማብራሪያ ከዚህ በፊት በነበሩት 22 አስፈጻሚ አካላት ላይ የቁጥር ልዩነት እንደሌለናም ከቁጥር አንጻርም ሚኒስትር መስሪያ ቤቶቹ በነበሩበት 22 ሆነው እንደሚቀጥሉም ተገልጿል። በሁለት ሚኒስትር መስሪያ ቤቶች ላይም ብቻም የስያሜ ለውጥ መደረጉንና ሁለት ሚኒስትሮች እንደ አዲስ መቋቋማቸውም ተብራርቷል። እንደ አዲስ የተቋቋሙት ሁለት ሚኒስትር መስሪያ ቤቶችም ቀድሞ የባህልና ስፖርት ሚኒስትር የነበረው በአዲሱ የባህልና የቱሪዝም ሚኒስትር በሚል እናም የቀድሞ የቱሪዝም ሚኒስትር የነበረው በአዲሱ የባህልና የቱሪዝም ሚኒስትር በሚል መቋቋማቸውም ተጠቁሟል። በተጨማሪም ቀድሞ የፕላንና ልማት ሚኒስትር የነበረው የብሔራዊ ስትራቴጂ ሚኒስትር በሚል እናም የቀድሞ የትራንስፖርትና ሎጂስቲክስ ሚኒስትር የነበረው የሎጂስቲክስ ሚኒስትር በሚል ስያሜያቸው መቀየሩን ተገልጿል። በሚኒስትር መስሪያ ቤቶቹ ላይ ማሻሻያ ያስፈለገበት ምክንያት ይበልጥ ውጤታማ ለማድረግና ከተልኳቸው ጋር ለማጣጣም መሆኑም ተብራርቷል። በኢትዮጵያ የአፍና የጥርስ ሕክምና ባለሙያዎች እጥረት መኖሩ ተገለጸ። በሀገሪቱ የአፍና የጥርስ ጤና ችግሮች በስፋት የሚታዩ ቢሆንም በዘርፉ የሕክምና ባለሙያዎች እጥረት መኖሩን የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ አስታወቀ። በማህበረሰቡ ዘንድ ከሚስተዋሉ የጥርስ ጤና ችግሮች መካከል በዋናነት የህፃናትና የአዋቂዎች ጥርስ መበስበስ፣ የድድና የጥርስ አቃፊ አጥንት ህመም፣ የጥርስ መርገፍ እንዲሁም የአፍና የከንፈር ካንሰርም ይገኙበታል። በሆስፒታሉ የጥርስና ማክሲሎፌሻል ትምህርት ክፍል ኃላፊ እንዲሁም የፊትና መንጋጋ ቀዶ ጥገና ማህበር ምክትል ፕሬዚዳንት ዶክተር አዲስ ካሳሁን ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት ጥርስን እስከ ማጣት ሊያደርስ የሚችለው የድድና የጥርስ አቃፊ አጥንት ህመም 18.7% ስርጭት ሲኖረው የጥርስ መርገፍ ደግሞ 1.8% ስርጭት እንዳለውም ተናግሯል። የህክምና ኮሌጁም ከመደበኛው የጥርስ ህክምና በተጨማሪም የአፍ የመንጋጋና የፊት ቀዶ ጥገና ህክምና እንደሚሰጥም ገልጸዋል። ተቋሙ በየቀኑ ከ90 እስከ 140 የሚደርሱ ታካሚዎችን በማስተናገድ ህክምናን እየሰጠ መሆኑንም ዶክተር አዲስ ጨምረው ለጣቢያችን ተናግሯል። በፈረንጆቹ በ2022 የተተመውና በ2018 ዓ.ም የተሰበሰበው መረጃ ያካተተው የዓለም ጤና ድርጅት ጥናት እንደሚያመላክተው ከሆነ በኢትዮጵያ የሚገኙ 1745 የጥርስ ህክምና ባለሙያዎችም ብቻ ናቸው። በዘርፉ የተሰማሩ የባለሙያዎችን ቁጥር አስመልክቶ ወቅታዊና የተጠናከረ መረጃ ባለመኖሩ በአሁኑ ወቅትም ያለው ቁጥር ከዚህ የተለየ ሊሆን እንደሚችልም ዶክተር አዲስ ገልጸዋል ስትል ባልደረባችን ሰብል አበበ ዘግባለች። የ18 ቁጥር ማዞሪያ ቀለበት መንገድ ከፊታችን ቅዳሜ ጀምሮ ለተሽከርካሪ ዝግ ይሆናል ተባለ። በአዲስ አበባ ከመርካቶ በመሳለሚያ በኩል ወደ 18 ቁጥር ማዞሪያ የሚወስደውን የመንገድ ግንባታ ለማፋጠን የ18 ቁጥር ማዞሪያ ቀለበት መንገድ ከቅዳሜ መስከረም 30 ቀን 2019 ዓ.ም ጀምሮ ለጊዜው ለትራፊክ እንደሚዘጋ የአዲስ አበባ መንገዶች ባለስልጣን አስታውቋል። የመንገዱ ፕሮጀክት በ18 ቁጥር ማዞሪያ አካባቢ የላይና የታች ትራፊክ ማሰለጫ ድልድዮችን የሚያካትት መሆኑም ተገልጿል። በመሆኑም ከጦር ኃይሎች ከሶስት ቁጥር ማዞሪያና ከአየር ጤና ወደ ዊንጌት፣ ሸጎሌና አዲሱ ገበያ የሚጓዙ ከባድ ተሽከርካሪዎች በኩካና ልደታ አደባባዮች፣ በአማኑኤልና በአብነት በኩል ወይም ደግሞ በሆላንድ ኤምባሲ አካባቢ በሚገኙ አማራጭ መንገዶችም እንዲጓዙም ተመላክቷል። ከአዲሱ ገበያና ከሸጎሌ ወደ 18 ቁጥር ማዞሪያ ወይም ጦር ኃይሎች የሚጓዙ ከባድ መኪኖች ደግሞ በዊንጌት አደባባይ በላይኛው መተላለፊያ ድልድይ እንዳይጠቀሙም ተገልጿል። ቀላልና መካከለኛ ተሽከርካሪዎች ግን በተዘጋጁት የውስጥ ለውስጥ አማራጮች መንገዶች መጓዝ እንደሚችሉ የባለስልጣኑ ምክትል ኃላፊ አቶ እያሱ ሰለሞን ለብስራት ራዲዮ ተናግረዋል። በተጨማሪም ከአሸዋ ሜዳና ቡራዩ በ18 ቁጥር ማዞሪያ በኩል ወደ ዊንጌት የሚጓዙ ከባድ ተሽከርካሪዎችም ትራፊክ መጨናነቅን ለመቀነስ በአንፎ አደባባይ፣ በዓለም ባንክ ወይም ደግሞ በቀራኒው አደባባይ በኩል የጉዞ መስመራቸውን እንዲያስተካክሉም ተመክሯል። ባለስልጣኑ በአማራጭ መንገዶች ላይ ትራፊክ የሚያውክ መኪና ማቆም በጥብቅ የተከለከለ መሆኑን ገልጾ ተሽከርካሪዎችም የትራፊክ ምልክቶችንና የትራፊክ ፖሊሶችን መመሪያ እንዲከተሉም አሳስቧል። የመንገዱ መዘጋት ጊዜያዊ በመሆኑ በቀጣይ የሚሰጡ ተጨማሪ መመሪያዎችንና ማሻሻያዎችን የመንገድ ተጠቃሚዎች በትኩረት ሊከታተሉት ይገባል ሲሉ አቶ ያሱ ጨምረው ለባልደረባችን ለሳምራይ ስዩም መረጃውን አድርሰዋታል። ወደ ባህር ማዶ መረጃዎቻችን ስንሻገር የሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ጦርነቱን ለማስቆም የሚደረጉ ድርድሮችን ውድቅ አድርገዋል። ጀነራሉ ሁሉንም ግዛት ከአርኤስኤፍ መልሰው እንደሚቆጣጠሩም ነው ቃል የገቡት። ማክሰኞ ዕለት ተባብሶት በቀጠለው ግጭት የምዕራብ ኮርዶፋን ግዛት ቢያንስ 10 ሰላማዊ ሰዎች የተገደሉበት ሲሆን በብሉ ናይል ደግሞ 5500 ሰዎችም ተፈናቅሏል። አልቡርሃን በከፊል በወታደራዊ ፈጣን ድጋፍ ሰጪ ኃይል አርኤስኤፍ ቁጥጥር ስር ያሉትን እያንዳንዱን መሬት መልሰው እንደሚቆጣጠሩ ቃል ገብቷል። እንዲሁም የሶስት ዓመት ተኩል ጦርነትን ለማስቆም የሚደረጉ ድርድሮችን ውድቅ ማድረጋቸው ነው የተሰማው። እንዲሁም ማክሰኞ ዕለት በሰሜን ሱዳን መሮዊ አካባቢ በሚገኙ ቪሌጅ 5 በተባለ ቦታ በተደረገ ስብሰባ ላይ ንግግር አድርገዋል ሲል የሱዳን ዜና አገልግሎትም ዘግቧል። የሱዳን ሰራዊትና የአርኤስኤፍ አዛዦች ከፊል ወታደራዊ ኃይል ከሱዳን ሰራዊት ጋር ሊዋሃድበት በነበረው እቅድ ዙሪያም አለመግባባት ከተፈጠረ በኋላ እንደ አውሮፓውያን አቆጣጠር ከ2023 ጀምሮም ሲዋጉ ቆይተዋል። በጥቅምት 7 የ3ኛ ዓመት የመታሰቢያ ዕለት የእስራኤል ኃይሎች በጋዛ 3 ፍልስጤማውያንን ገደሉ። የእስራኤል ኃይሎች በጥቅምት 7ቱ መታሰቢያ ዕለት በተለያዩ የጋዛ አካባቢዎች 3 ፍልስጤማውያንን ገለዋል። በካማል አድዋን ሆስፒታል አቅራቢያ በሚገኙ የተፈናቃዮች ካምፕ ውስጥም ጉዳት የደረሰባቸውን ሰዎች ለማትረፍ ሲሞከር የነበረ አንድ የሲቪል መከላከያ የነፍስ አድን ሰራተኛም ተገሏል። በተጨማሪም በካን ዩኒስ በስተምስራቅ በቀጠለው ከባድ የእስራኤል የመትረየስ ተኩስ መካከል አንድ ታዳጊ ልጅ ተመቶ ህይወቱ አልፏል። ሶስተኛው ሰው ደግሞ በካን ዩኒስ በተፈጸመ የድሮን ጥቃት መገደሉም ተዘግቧል። ዛሬ በሐማስ በእስራኤል ላይ ጥቃት ከሰነዘረ 3 ዓመታት የሞላው ሲሆን ከዚያን ጊዜ አንስቶም ባሉት 3 ዓመታት ውስጥም እስራኤል በጋዛ ላይ በከፈተችው የዘር ማጥፋት ጦርነቶች በሺዎች የሚቆጠሩ ህጻናትን ጨምሮ ቢያንስ 74,000 ፍልስጤማውያንም ተገለዋል። ሌላኛው መረጃችን ጃፓን ለየመንና ለጅቡቲ ከ10 ሚሊዮን ዶላር የድንገተኛ ጊዜ እርዳታ ለመስጠት ወስናለች። ጦርነቱ ተጽዕኖ ወደ ጎረቤት ሀገራት መዘመቱን እናም በየመን የከፋ የመጣውን የሰብአዊ ሁኔታ ግምት ውስጥ በማስገባት ጃፓን ለየመንና ለጅቡቲ የ10 ሚሊዮን ዶላር የድንገተኛ ጊዜን እርዳታ እንደምትሰጥም አስታውቃለች። የጃፓን መንግስት እርዳታውን ማክሰኞ ዕለት ማጽደቁን የሀገሪቱ ኤምባሲ ባወጣው ጋዜጣዊ መግለጫው ላይ ገልጿል። እርዳታው የባብ አልመንደብ ወሽመጥ ዙሪያን ጨምሮ መካከለኛው ምስራቅ ሰላምና መረጋጋትን ለመደገፍ አልሞ የተዘጋጀ መሆኑም ተነግሯል። የጃፓን መንግስት ይህ የባህር ወሽመጥ በኤነርጂ የደህንነት ረገድ ለጃፓንም ሆነ ለዓለም አቀፉ ማህበረሰብ እጅግ ከፍተኛ አስፈላጊነት ያለው መሆኑን ገልጿል። በዚህም መሰረት በየመን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በዓለም አቀፉ የሬድ ክሮስ ኮሚቴና በዓለም አቀፉ የስደተኞች ድርጅት በኩል 8 ሚሊዮን ዶላር የምታገኝ ሲሆን ጅቡቲ ደግሞ በተመድ የስደተኞች ኤጀንሲ በኩል 2 ሚሊዮን ዶላር ይደርስባታል ነው የተባለው። ክብራትና ክብራን ከመረጃዎቻችን አፍታ የምንወስድበት ሰዓት ላይ ነው የምንገኘው። ብዙውን ጊዜ የተለያዩ የጥበብ ስራዎችን እውነተኛ ታሪክን ወይም ደግሞ እውነትን የእውነተኛ ህይወትን መሰረት አድርገው ሲሰሩ እንመለከታለን። ከነዚህ የጥበብ ስራዎች መካከል ደግሞ ሙዚቃዎች ከፊት ተቀምጠው ይታያሉ። እናም ዛሬ በማለዳችን በሙዚቃ አፍታ ስንወስድ በእውነተኛ ታሪክ ላይ ተመስርተው ከተዜሙ ሙዚቃዎች መካከል እዋት ስትናፍቀኝ በሚል መጠሪያ የሚታወቀውን የክቡር ዶክተር አርቲስት ጥላሁን ገሰሰን ሙዚቃ መነሻ ታሪኩን እንቃኛለን። አዘጋጁ ሚካኤል ጸሐዬ ነው። ጋባዣችሁ ደግሞ የማለዳው አጋራችን ሲንቄ ባንካችን ነው።
1: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
2: የክቡር ዶክተር አርቲስት ጥላሁን ገሰሰን እዋት ስትናፍቀኝ ሙዚቃን እያዳመጠ ያለ ሰው ማን መነሻው ሱዳን እንደሆነ ሊገምት ይችላል? ማንስ ህመሙ እውነተኛ መሆኑን ሊያስብ ይችላል? ይህ ዘመን የማይሽረው ሙዚቃ መነሻው የጎረቤት ሀገር ሱዳን ሲሆን ከጀርባ ያለው እውነተኛ ታሪክ ደግሞ እንባ የሚያራጭና ልብን ባዘን የሚሞላም ነው።

ታሪኩ እንዲህ ነበር። አንድ ሱዳናዊ ወጣት አቀንቃኝ ከንጉሳዊ ቤተሰብ ከተገኘች ቆንጆ ጉብል ጋር ጥልቅ የፍቅር ግንኙነት ይጀምራል። ነገር ግን በወቅቱ የነበረው የሱዳን ንጉሳዊ ስርዓት እንዲህ ያለ የፍቅር ግንኙነትን የሚከለክል ነበር። ንጉሳዊ ደም የሌለው ተራ ሰው ከቤተ መንግስት ዝርያ ጋር መጋባትም ሆነ በፍቅር መጣመር አይፈቀድለትም ነበር። ፈጽሞም የተወገዘና ነውር ድርጊትም ነው። በዚህ የተነሳ ንጉሳዊ ቤተሰብ ሁለቱን የፍቅር አማልክት በመለየት ልጅቷን አቻሽ ነው ለተባለላትና ከንጉሳዊ ዘር ለተገኘ ሌላ ወጣት ይድሯታል። የዚህ ወጣት የልብ ስብራት ግን ከፍቅረኛው መለየቱ ብቻ አልነበረም። የዘፈኑ እውነተኛና ዘግናኙ ታሪክ የሚጀምረውም እዚህ ጋር ነው።

ንጉሱ ይህ ፍቅሩን የተነጠቀው ምስኪን አቀንቃኝ በራሱ ፍቅረኛ ሰርግ ላይ ተገኝቶ እንዲዘፍን ያዘዋል። ፍቅሩን በሌላ ሰው የተነጠቀው ወጣት የራሱ የሆነችውን ነፍስ ለሌላ ስትሞሸር እያየ መድረክ ላይ ቆሞ የልቡን ደም እያፈሰሰ ሰርጉን እንዲያደምቅም ተገደደ። ንጉስ ነውና የንጉስ ቃል አይከሰስ አይጠየቅ ነገር ምን ያደርገዋል? ያንን ጥልቅ ስቃይ ያንን የፍቅር ህመም ክቡር ዶክተር ጥላሁን ገሰሰ ወደ አማርኛ መልሶ እንዲህ ሲል በዜማ ፈሰሰው።

እነዚያ የመጨረሻዎቹ የስንብት ቃላት ለዘፈኑ ማሳመሪያ ይገቡ አልነበሩም። በርግጥም እውነተኛ የሞት ስንብቶች ነበሩ። ይህ ምስኪን ሙዚቀኛ እኒህን የሙዚቃ ስንኞች ከፍቅረኛው ፊት በፍቅረኛው ሰርግ ላይ ካዜመ በኋላ ከመድረክ ጀርባ ገብቶ ራሱን አጥፍቶ ተገኘ። መጀመሪያ ፍቅሩን አጣ፣ ቀጥሎ ክብሩን፣ ቀጥሎ ደግሞ ሕይወቱን አጣ። ጋሽ ጥላሁን ይህንን ጥልቅ ህመም፣ ይህንን በደምና በእንባ የተጻፈ ሱዳናዊ የፍቅር ስቃይ ወደ አማርኛ ተርጉሞ በዚያ አንጀት በሚበላ ድምፁ ሲያዜማው፣ ዜማው ዝም ብሎ ሙዚቃ መሆኑ ቀርቶ የሕያው የነፍስ ታሪክም ነበር። ሕይወት ስትናፍቀኝ በሞት የተጠናቀቀ የሰርግ ላይ ዜማ።

0: ይህንን ልብ ሰባሪ የሆነ ታሪክ ለሰዎች ከነገረን በኋላ አንድ ጥያቄ ጠየቅናቸው። እውን እንዲህ ያለ እስከ ሞት የሚያደርስ ሕይወትና ክብርን የሚያሳጣ ፍቅር አጋጥሟችሁ ወይም ሰምታችሁ ታውቃላችሁን? ምላሻቸው እንዲህ ነበር።
1: ዘለም የዊሊያም ሼክስፒር ድርሰት ነው። ዴዝዴሞና እና ኦቴሎ ያው የተከለከለ ጋብቻ ነበረ። እነሱም ምክንያቱም ኦቴሎ ጥቁር ስለነበረ፣ ዴዝዴሞና ደግሞ የመኳንንት ዘር ስለነበረች እና ከዛም ሁሉም ሰው እንደሚያውቀው ያው በኢያጎ ሴራ በቅናት ተነሳስቶ ኦቴሎ ዴዝዴሞናን አንቆ ገድሏታል። በመጨረሻ ኦቴሎ ዴዝዴሞና ንጹህ እንደነበረች ሲያውቅ በጸጸት ራሱን አጥፍቷል እና
2: አዎ፣ የሚገርም እንደውም በቅርቡ አንድ ታሪክ ሰምቼ በጣም ተገርሜ ነበረ። ሁለት ፍቅረኛ ማቾች ነበሩ። ለሁለት ዓመት ያክል በፍቅር ቆይተው ከሁለት ዓመት በኋላ እሱ ለእሷ ያለው ፍቅር በጣም ይቀንስባታል እና በተደጋጋሚ ያንን ነገር እንድትመለከትም ያደርጋታል። ከሌሎች ሴቶች ጋር ይታያል። ልጅቷ ይህንን ነገር መቋቋም ስላቃታት በመጨረሻ እኔ ይብቃኛል፣ ከዚህ በኋላ ከአንተ ጋር አብሬ መሆን አልችልም፣ እነዚህ ነገሮች መቋቋም አልችልም ብላ ትነግሯለች እና ከሁለት ዓመት በኋላ የጋራ ጓደኛ የነበራቸውን ሰውዬ ታገኘው እና ድንገት ፊት ለፊቱ ያለቅሳል። ከዛላ ምን ሆነ ነው የምታለቅሰው ስትለው ይህንን ደብዳቤ ከአንድ ዓመት በፊት እንድሰጥሽ ነው የሰጠኝ ብሎ ደብዳቤውን ይሰጣታል። ያ ደብዳቤ ምን ይላል? እሱ በካንሰር እንደታመመና ለእሷ የተሻለ ህይወት እንዲኖራት እሱን በማፍቀር ውስጥ ከኖረች ሌላ ህይወት እንደማይኖራት ስላሰበ ከእሷ ለመለየት ያደረገው ጥረት እንደሆነ ይናገራል እና ምን ያህል ለፍቅሩ ሲል እስከ ሞት ድረስ ያንን መከራ ጭንቅ ተሸክሞ እንደኖረ የሚያሳይ ታሪክ ነው እና በጣም ተገርም ያለው ያንን ታሪክ በመስማት ከተለየሽ
0: በይደናው። ሙዚቃስ የምታስታውሱት ይኖር ይሆን?
3: የማዕበል ዋናተኞች የሚባል የሬዲዮ ድራማ ነበረ በፊት እና በጣም ጥሩ ታሪክ የነበረው ነበረ እና በሱ ምክንያት ተንተርሶ የተጻፈ ሙዚቃ አለ። አለማየሁ ደመቀ የጻፈው ጎሳዬ ተስፋዬ የዘፈነው ማለት ነው። የኔ ማር ወለላ የሚለው ማለት ማረፊያ

0: ይግቡ። ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።
1: ደረሰ የሚናፈቀው ቀን ደረሰ የሚድሮክ ሳምንት ደረሰ በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ ብዙ ሰዎች ብዙ ስራዎች ዘርፈ ብዙ አቅም አንድ ትልቅ ቤተሰብ ሁላችንም በሚድሮክ ውስጥ አለ ሁላችንም ቤተሰብ የጋራ ጥረት የጋራ ድል የሀገር ስኬት የሚድሮክ ሳምንት ተናፋቂ ቀን አንድ ታሪክ አንድ ቤተሰብ አንድ የወደፊት ራዕይ ከትላንት ትዝታ እስከ ዛሬ ሥራ ከዛሬ ሥራ እስከ ነገ ተስፋ የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ ይጎብኙ በተመጣጣኝ ዋጋ ይሸምቱ የሚድሮክ ሳምንት የሁላችንም የደስታ ቀን ሚድሮክ ለሀገር
2: Bella Sports. Pa pa pa pa pa pa pa pa. English Premier League, Yaspen La Liga, Europa Champions League. በሜዳና ከሜዳ ውጪ የሚለበሱ ምርጥ ምርጥ ኦሪጅናል ማሊያዎች ከቤላ ስፖርት።
3: ዋው! ምን አይነት ማሊያዎች ናቸው? ዘንድሮቹ ደግሞ ይለያሉ። ስቶሮቹን ገብኝቻቸዋለሁ። በጣም ነው የሚገርሙት። የሁሉም ማሊያዎች አስደማሚ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ። ቱታዎቹ ለአልባሳቶቹ ይደንቃሉ። ኦሪጂናልነታቸው እጅግ ድንቅ ናቸው። ያምራል ያምራል እንደዙ የቤላ ደጃፉ ቤላ ቤላ ይደንቃል።
2: ይምጡ ቁጥር 1 ካውለት ጤና ጣቢያ ወደ ኮኮሎ በሚወስደው መንገድ 100 ሜትር ላይ ቁጥር 2 ከቦሌ ትምህርት ቤት ፊት ለፊት ሽልም ታወር ፍርስት ፍሎር
4: ቁጥር 3 ጋዜቦ ከሰናአ ሬስቶራንት ፊት ለፊት
2: በ0942216474 ሃሎ ይበሉ። ላ ምርጥ የስፖርት አልባሳት መገኛ
5: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረው ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ Network Service, Web Development and Database Administration የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቅረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ አንድ መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ
6: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች ያዘ። ከ50000 በላይ ዕለታዊ ጎብኚ ሰራተኞችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
7: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንፃ ባለቤቶች፣ ለተከራዮችና ለህንፃ አስተዳዳሪዎች ንብ ተራ ህንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ አስኳላም ወላጆች የትምህርት ቤት ክፍያን ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪሶውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ኢንተርናሽናል ባንክ ነው።

0: ክብራትና ክብራን በድጋሚ ተመልሰን መተናል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ላይ ከኛ ጋር ስላላችሁ እጅግ አድርገንና መሰግናለን። አሁን ወደ መረጃዎቻችን ስናልፍ በአዲስ አበባ የአራት አመት ህጻን ልጅን በማታለል ሊሰርቅ የነበረ ተጠርጣሪ በቁጥጥር ስር ውሏል። የወንጀል ድርጊቱ የተፈጸመው መስከረም 25 ቀን 2019 ዓ.ም ከምሽቱ 12 ሰዓት በየካ ክፍለ ከተማ ወረዳ 3 ልዩ ቦታው ቤላ 18 መናፈሻ ተብሎ የሚጠራ አካባቢ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ተጠርጣሪ ጠጋለም መርሻ በዛ የተባለ ግለሰብ አዶናይ ግዛቸው የተባለችን የአራት ዓመት ህፃን ከ9 ዓመት እህቷ ስጦታ ግዛቸው ጋር የተጫወተች በነበረችበት ወቅት ግለሰቡ ወደ እነርሱ በመቅረብ ህፃን አዶናይን ከእህቷ በመነጠል ይዟት ይሄዳል። ህፃኗም በፍርሃትና ድንጋጤ ውስጥ ሆና ግለሰቡ እንዲለቃት ብትጠይቀውም ብስኩትና ከረሜላ እገዛልሻለሁኝ በሚልና በማስገደድ ከአካባቢው ይዟት ሊሰወር ሲል በወቅቱ ከስራ ወደ ቤቱ ሲመለስ በነበረ ፖሊስ አባል እጅ ከፍንጅ ሊያዝ መቻሉን በየካ ክፍለ ከተማ ፖሊስ ዋና መምሪያ የጉራራና አካባቢው ፖሊስ መምሪያ አስታውቋል። ፖሊስም በተጠርጣሪው ላይ በተገቢው ማስረጃ የማጣራት ተግባሩን እያከናወነ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ማህበረሰቡም ልጆቹ የሚውሉበትን የሚጫወቱበትን ቦታ በማረጋገጥ ጥበቃ ሊያደርግ እንደሚገባ አሳስቧል። ሌላኛው መረጃችን ያለ ፈቃድ ከወሲብ ንግድ ሰራተኛዋ ላይ ኮንዶም ያወለቀው ግለሰብ በአምስት ዓመት እስራት ተቀጥቷል። በእንግሊዝ የግለሰቧን ፈቃድ ሳይጠይቅ በወሲብ ወቅት ኮንዶም ያወለቀው አንድ ሰው የወሲብ ሰራተኛን በመድፈር ለአምስት ዓመታት ያህል ተቀጥቷል። የ46 ዓመቱ አይሲን ቪርጋ ራጋኒት የዌስት ውድሮክ የስቶክፖርት ነዋሪ በነሐሴ ወር በኒውዮርክ ክራውን ፍርድ ቤት በችሎት ከቀረበ በኋላ ጥፋተኛም ሆኖ ተገኝቷል። ማክሰኞ ዕለት ዳኛ ሲን ሞሪስ ጥፋቱን የፈጸመው የተጎጂውን ፈቃድ በግልጽ መጣስን እንደሆነም ተመላክቷል። ራጋኒት በጥፋተኝነት ውሳኔ ምክንያትም በወሲብ ወንጀለኞች መዝገብ ላይ ላልተወሰነ ጊዜም ተፈርዶበታል። የሰሜን ዮርክሻየር ፖሊስ ራጋኒት በጥቅምት 2024 በሰሜን ዮርክሻየር በሚገኘው ቤቷ ውስጥ ተጎጂውን ለማግኘት በኦንላይን ቦታ ማስያዝ በኩልም ተገናኝቷል። ከስራዋ ጋር በተያያዘ ስሟን የመደበቅ መብቷን የተጠቀመችው ተጎጂዋ በድረገጿ ላይም ሆነ ከግንኙነቷ በፊት ደንበኞች ኮንዶም መጠቀም እንዳለባቸው ግልጽ አድርጋለች። ይሁን እንጂ በግብረ ስጋ ግንኙነት ወቅትም ራጋኒት እሷ ሳታውቅ ወይም ፈቃድ ሳትሰጥ ሆን ብሎ ኮንዶሙን አውልቆ ግንኙነቱን ቀጥሏል። ሴትዮዋ ወዲያውኑ ተቃውሟን ገልጻለት እንዲሄድ ካደረገችው በኋላ ጉዳዩን ለፖሊስ አሳውቃለች። የፖሊስ ቃል አቀባይ እንደገለጹትም ፖሊሶች በእሷ ላይ በራጋኒት ሞባይል ስልክ ውስጥ በግብረ ስጋ ግንኙነት ወቅት ያለ አጋር ፈቃድ ኮንዶም ስለማውለቅ የሚያሳዩ ቪዲዮዎችን ጨምሮ የተለያዩ መረጃዎችን አግኝቷል። አጣሪዎች እንደገለጹት ወንጀሉ ከፈጸሙ ጥቂት ቀደም ብሎ አንዳንድ ቪዲዮዎችን በዚህ ዙሪያም ተመልክቶ ነበረ። ራጋኒት ክሱን የካደ ሲሆን በደፈራ ወንጀል ክስ ላይም ጥፋተኛ አለመሆኑን ተናግሯል። ሆኖም የዳኞች ቡድን በአንድ ድምፅ ጥፋተኛ መሆኑን ወስነውበታል። ክብራትና ክብሯን በዚሁ የምናልፈው ወደ ችሎት ዘገባችን የሚሆነው ባልደረባችን ሰላማዊ ንጋት ያዘጋጀው የችሎት ዘገባችን እንደሚከተለው ይደመጣል።
1: የስርቆት ወንጀል ከጊዜ ጊዜ እየጨመረና የማህበረሰብን ደህንነት ለአደጋ ያጋለጠ ነው። ሰርተው የሚለወጡበትና ትርፋማ መሆን የሚችሉበትን የአፍላ ወጣትነት እድሜያቸው በሚፈጽሙት የስርቆትና ውንብድና ወንጀል ምክንያት ለእስር ተዳርገው ውድ የሆነና ተመልሶ የማይገኝን የወጣትነት እድሜን በቀላሉ ሲያጡት ይስተዋላል። ይህን መሰል የስርቆትና የውንብድና ተግባር በትራንስፖርት እንዲሁም መንገድ ላይ የሰዎች እንቅስቃሴን በሚበዛበት ወቅት በብዛት እንደሚፈጸም የወንጀል መረጃዎች ይጠቁማሉ። ሌብነት ስራችን ነው ብለው የሰውን ኪስ አውልቀው ከዛም አልፎም የግለሰቦች ቤትን ሰብረው በመግባት በግለሰቦች ላይ አካላዊ ድብደባን አድርሰው ገንዘብም ሆነ የእጅ ስልክ ቀምተው ለማምለጥ ይሞክራሉ፣ አሊያም ደግሞ ይሰወራሉ። ካልተሳካላቸው ደግሞ እዛው እጅ ከፍንጅ ሲያዙ የሚስተዋል ጉዳይ ነው። የአቃቤ ሕግ የክስ መዝገብ እንደሚያስረዳው ገመቹ ኢብራሂምና ተክሊያነቆ የተባሉ ግለሰቦች በሀላባ ቁሊቶ ከተማ ንብረትነቱ የአቶ ናስሬ ከድር ከተባሉ ተበዳይ ከሌሊቱ 10 ሰዓት ገደማ በመኖሪያ ቤታቸው ግቢ ይገኛሉ። ታዲያ የግል ተበዳይ ሀገር አማን ነው ብለው ግቢ ውስጥ ያስቀመጠውን አዲስ ዲስከቨር ሞተር ሳይክል ሰርቀው ሊያመልጡ ሲሞክሩ በከተማ ፖሊስ አባላት አማካኝነት በቁጥጥር ስር ውሏል።
2: ሰው በሚወጣበት ጊዜ ሰዓትና ጊዜ እየጠበቁ የሰውን ማጅራት እየመቱ በጣም ብዙ ንብረት እየጠፋ ነው። እሱ ብቻ ሳይሆን ሌላ ወደ ግድያም ወደዛም ይሄዳሉና በአሁኑ ሰዓት እንደዚህ ነገር እየተበረከተ ስለሆነ የመንግስት አካላት ወይም ፖሊስ ከኛ የተሻለ አቅም ስላለው ይህን ነገር እንትን ቢልልን ማለትም ይህን ነገር ቢያግዘን ለህብረተሰቡ በየቦታው መደረግ ያለበትን ቢደረግ እላለሁ።
3: የስራ አጥ ቁጥር ከመብዛቱ የተነሳ ወጣቱ ትውልድ ወደ ሱስና ስርቆት እየገባ ይገኛል። በተለይም ወጣቱ ባገኘው አጋጣሚ በአቋራጭ ለመበልጸቅ ሲባል የስርቆት ድርጊት ይፈጽማሉ።
1: በመሆኑ አቃቤ ህግ በ1996 ዓ.ም ተምረት የወጣውን የኢፌድሪ የወንጀል ህግ አንቀጽ 669 ተላልፈው ከባድ የስርቆት ወንጀል ፈጽመዋል ሲል ክስ መስርቶባቸዋል።
4: ስሜ ተስፋ ታምራት ይባላል። በጠቅላይ አቃቤ ህግ የአዲስ ከተማ ምድብ ጽህፈት ቤት አቃቤ ህግ ነኝ። የወንጀል ህጉ አንቀጽ 32 እና 669 አንድ ለ ስለ ከባድ ስርቆት የሚዘረዝር ሲሆን ስርቆትን ከባድ የሚያስብሉትን ምክንያቶች በአንቀጹ ስር ተመልክቶ እናያቸዋለን። በዚህም እንደ ወንጀሉ ክብደትና በተሰረቀው እቃ አይነት እንዲሁም በወንጀለኛው የኑሮ ደረጃና ሁኔታ እንዲሁም በአሰራረቁ አይነት የተዘረዘሩት ማክበጃ ሁኔታዎች ሲያጋጥሙ የሚያስቀጣውን የቅጣት መጠን ማለትም ከአንድ ዓመት በማያንስና ከ15 ዓመት የማይበልጥ ጽኑ እስራት እንደሚሆን ጠቅሶ አንደኛው ላይ የተሰረቀውን እቃ አይነት ይዘረዝራል። አድራጊው በሰዎች ወይም በንብረት ላይ በወንጀል ለመፈጸም በተቋቋመ ቡድን ውስጥ አባል ሆኖና ስርቆቱን የፈጸመው ደግሞ በተለኛ አደገኛ መሆኑን በሚያሳይ ሁኔታ ለምሳሌ በሌሊት ቅጥር በመጣስ አጥር በመዝለል ሲሆን እንደሆነ ያሳየናል።
1: ፍርድ ቤቱም በአቃቤ ህግ የቀረቡለትን ማስረጃዎች ካየና ከመረመረ በኋላ በሁለቱም ተከሳሾች የጥፋተኝነት ብይን አስተላልፏል። በዚህ መሰረት ፍርድ ቤቱ በዋለው የወንጀል ችሎት በሁለቱም ተከሳሾች የ10 ዓመት ጽኑ እስራት ውሳኔ አስተላልፏል።

0: ክብራትና ክብራን በድጋሚ ተመልሰን መተናል። አሁን ሰዓታችን ሁለተኛው ክፍል ስፖርታዊ መረጃዎቻችን የሚደመጡበት ሰዓት ላይ ነው የምንገኘው። የሚጋብዘን የማለዳው አጋራችን ሲንቄ ባንካችን ነው። አመዲን በድጋሚ እንኳን ደህና መጣ፣ መረጃዎችን መቀጠል ይችላል።
1: አመሰግናለሁ። ከሀገር ቤት ስፖርታዊ መረጃዎቻችን እንጀምራለን። የ2019 የኢትዮጵያ ፕሪሚየር ሊግ የስያሜ ስምምነት በዛሬው ዕለት በኦቢኤን ቴሌቪዥን እና በኢትዮጵያ ንግድ ባንክ መካከል የሚደረግ ነው የሚሆነው። የ2019 የኢትዮጵያ ፕሪሚየር ሊግ ውድድር የመጀመሪያ ሳምንት መርሃ ግብር ለመጀመር የሰዓታት እድሜ ብቻ ይቀሩታል። በዚህ ሰዓት ላይ እንግዲህ የሊጉ ሁለተኛ ዓመት የስም ስያሜ መብት ወይም ታይትል ስፖንሰርሺፕ ውል ስምምነት በዛሬው ዕለት በይፋ ይፈረማል። የሊጉን ምስልና የስያሜ መብት በብቸኝ ነት የተቆጣጠረው የኦሮሚያ ብሮድካስቲንግ ኮርፖሬት ዛሬ ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን የፕሪሚየር ሊጉን ሁለተኛ ዓመት የስፖንሰርሺፕ ውልን ዛሬ እንዲሁ በይፋ ያጸናሉ ተብሎ የሚጠበቅ ነው የሚሆነው። በፊታችን እሁድ በሐዋሳ ዩኒቨርሲቲ ስቴዲየም የፕሪሚየር ሊጉን የመክፈቻ ጨዋታ የሚያደርጉት መቻልና ሐዋሳ ከተማ አጥቂው በሁለቱ በኩል የሚጫወተው አጥቂው በረከት ደስታ በእሁዱ ፍልሚያ ላይ እንደማይሰለፍ በይፋ ስምምነት ላይ መድረሳቸው እንዲሁ ተረጋግጧል። ሌላኛው መረጃችን የሚሆነው መቻል የአቡበክር ናስርን ጨምሮ የስድስት ተጫዋቾችን ግልጋሎት በፕሪሚየር ሊጉ እንደማያገኝም ታውቋል። መረጃው የባልደረባችን መላኩ ወልደሰንበት ነው። ወደ አውሮፓ መረጃዎቻችን ስናልፍ በርካታ ጉዳዮች እየተነሱ ይገኛሉ። የቀድሞ የባርሴሎና የቼልሲ ክንፍ አጥቂ ፔድሮ ሮድሪጌዝ ከእግር ኳስ ዓለም ራሱን ማግለሉ ተሰምቷል። በ2025/26 የውድድር ዓመት በጣሊያኑ ክለብ ላዚዮ መጫወትም ችሎ ነበር። ተጫዋቹ እንግዲህ በአጠቃላይ በእግር ኳስ ህይወቱ 23 ዓመታትን አሳልፏል። ከነዚህ 23 ዓመታት 26 ዋንጫዎችን ማሳካትም ችሏል። ትናንት በ39 ዓመቱ እግር ኳስ በቃኝ ብሏል። ዴቪድ ሲልቫ ወደ እግር ኳስ ዳግም ተመልሷል የሚሉ መረጃዎች እንዲሁ ወጥቷል። ተጫዋቹ እንግዲህ ዳግም ወደ ሌላኛው ክለብ ወደ ሆንግ ኮንግ ፕሪሚየር ሊግ ላይ እንዲሁ መጥቶ በሱፐር ምሻቲን እግር ኳስ ክለብ የአጭር ጊዜ ኮንትራት እንዲሁ ማሳረፉ ታውቋል። ሃሪኬን በቀጣይ በባየር ሙኒክ ቤት የሚያቆየውን ኮንትራት እንዲሁ አራዝሟል። እስከ 2029 በሚያደርስ ኮንትራት ነው ሃሪኬን ለመፈረም መዘጋጀቱ እየተነገረ የሚገኘው። አሁንም በክለቡና በተጫዋቹ መካከል በርካታ ጉዳዮች መጠናቀቃቸው እየተገለጸ ይገኛል። በቀጣይ ቀናትም የሃሪኬንና የባየር ሙኒክ ቀጣይ ጉዞ እንዲሁ እልባቱን ያገኛል ተብሏል። እስከ 2029 የሚያደርስ ኮንትራት ነው ለመፈረም የተዘጋጀው የሚሉ መረጃዎች ወጥቷል። ሊዮነል አንድሬስ ሜሲ ከእግር ኳስ በተለይም ከብሔራዊ ቡድኑ እንዲሁ ራሱን ማግለሉ ወይም እግር ኳስ በቃኝ ብሎ የስንብት ሽኝት እንደደረገለት ይታወቃል። ታዲያ በዚህ ሽኝት ላይም ከቤኒን እግር ኳስ ብሔራዊ ቡድን እንዲሁ መጫወቱ ይታወቃል። ከዚህ ጋር በተያያዘም የቤኒን ተጫዋቾችም ደስተኛ አልነበሩም ተብሏል። ምክንያቱም አንደኛ ከዚህ ጨዋታ ጋር በተያያዘ ምንም አይነት የቦነስ ክፍያ አላገኙም። ከስታዲየሙም የትኬት ሽያጭ ምንም ያገኙት ክፍያ የለም ተብሏል። ከዛ በተጨማሪም የማሊያ እንዲሁ ልውውጥም ለማድረግ ጥያቄ አቅርበው ነበር። በዚሁም ክለቡ ፍቃደኛ ሳይሆን ቀርቷል። የአርጀንቲና ብሔራዊ ቡድን በዚሁም ተበሳጭቷል የሚሉ ጉዳዮች ተነስቷል። ይህ ብቻ አይደለም፣ የፎቶ ስነስርዓትንም ለማድረግ ብሔራዊ ቡድኑ ፍቃደኛ አልነበረም የሚል እንዲሁ ጥያቄዎች ተነስተዋል ነው እየተባለው። አሁን ከዛ በተጨማሪም ወደ አርጀንቲና ብሔራዊ ቡድን የመልበሻ ክፍልም እንዳይገቡ ተደርጓል። በዚህ ላይም የቤኒን እግር ኳስ ፌዴሬሽንም ደስተኛ አይደለም የሚሉ መረጃዎች ወጥቷል። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን የሚለቁ ከሆነ ሴስክ ፋብሪጋስ ምናልባት የመጀመሪያው ተመራጭ ሊሆኑ እንደሚችል ፍንጮች እየሰጡ ይገኛሉ። ከዚህ ቀደም አንቶኒ ኮንቴ የማይክል ካሪክ ተተኪ ሊሆኑ እንደሚችሉ መረጃዎች እንዲሁ ፍንጭ ሲሰጡ ነበር። ከዛ በኋላ ግን ምናልባት ማይክል ካሪክ እስከ ቀጣይ ኢንተርናሽናል ብሬክ በማንቸስተር ዩናይትድ የሚያስመዘግበን ውጤት ተከትሎ አሰልጣኙ የሚባረር ከሆነ ሴስክ ፋብሪጋስ የማንቸስተር ዩናይትድ ቀጣዩ አሰልጣኝ ሊሆን የሚችልበት እድልም በጣም ሰፊ ነው እየተባለ ይገኛል። አሰልጣኝ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ሊመለስ ይችላል ተብሏል። ሊመለስ የሚችለው በአሰልጣኝነት ሳይሆን በቀጣይ በአውሮፓ ሻምፒየንስ ሊግ ከፓሪስ ሰን ዠርመን በሚያደርጉት ጨዋታ ላይ አሰልጣኝ እንዲሁ ፔፕ ጋርዲዮላ በቀጣይ ኡሮ በሚደረገው ጨዋታ ላይ ሊመለሱ የሚችልበት እድል ሰፊ ነው። ይመለሳሉ የሚሉ መረጃዎች በእርግጠኝነትም ወጥቷል። አሰልጣኙ ክለቡን ከለቀቁ በኋላ ለመጀመሪያ ጊዜ ወደ ኢትሃድ በመጪው እሮብ የሚሄዱ ይሆናል ማለት ነው። አሰልጣኙ ከዚህ ቀደም በማንቸስተር ሲቲ ከፋይናንስ ሕግጋት ጥሰት ጋር በተያያዘም ከጎናችሁ አለው ሁሌም የእናንተ ነኝ የሚል ሀሳባቸውን መስጠታቸው ይታወሳል። በቀጣይ ግን ኢትሃድ ስቴዲየም መጥተው ይህንን ጨዋታ ሊመለከቱ እንደሚችልም መረጃዎች በስፋት እየወጡ ይገኛል። ለሰዓቱ ያስኳቸውን የስፖርት መረጃዎች በዚሁ ላጠናቅ። ለነበረን ቆይታ አንቺንም አድማጮችንም ከልብ አመሰግናለሁ።
0: አህመዲ ለክፍል አንድም ለክፍል ሁለትም ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁኝ። ክብራትና ክብራን የክፍል አንድና ክፍል ሁለት ስፖርታዊ መረጃዎችን እንዲሁ ማለዳችንን እኛ ጋር እየመራ አብሮን የነበረው አጋራችን ሲንቄ ባንክ ነበረ። እጅግ አድርገን እናመሰግናለን። ሁሉንም ማቀፍ ለሁሉም ተደራሽ መሆንናም የብዙሃኑን ህይወቶች ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንናም አቁን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ሲንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ የፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገም ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበም ይገኛል። እናንተም በፍጥነት እድገትና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት ሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ሲንቄ ባንክ በአንድነት ወደ ስኬት እያለ ከኛ ጋር ነበር። እጅግ አድርገን እናመሰግናለን። ክብራትና ክብራን ማለዳችን አርስ 12 ሰዓት ጀምሮ በርካታ ጉዳዮችን እያነሳንበት ከእናንተ

መቼኝም ብሏል። ንጽህና አንዱ ነው በነገራችሁ ላይ። ንጽህና ሲባል እንግዲህ ከመቆሸሽ ብቻ አይደለም። አንዳንዴ ይሄ በጣም ብዝትዝት ያለ ነገር ሲኖር ጠረጴዛው ላይ ከሚቀመጥ ወይ መሳቢያ ውስጥ መግባት ያለበት ወይ ሌላ መደርደሪያ ላይ መሄድ ያለበትም ነገር ካለ ማየት ሊሆን ይችላል። ለምሳሌ አቀማመጥ፣ አሁን ብዙ ጊዜ ስራ ቦታ ላይ ለብዙ ሰው የማይመቸው አቀማመጥ ነው። እንደውም የዚህ እቃ የሚገዙ ሰዎች ስልጠና ይሰጣቸው ይባላል። ወንበር ሲገዙ ከሰዎች የጀርባ አጥንት ተፈጥሮ ጋር የተጣጣመ ወንበር እንዲገዙ፣ ለእግር መደገፍ ያለው የሚለውን ነገር እንዲያስቡና ለምሳሌ እግራችን በትክክል መቀመጡን፣ ጉልበታችን ሲታጠፍ ከወገባችን ጋር ትይዩ ሆኖ ይቀመጣሉ የሚለውን ነገር ወንበራችን እናስተካክላለን ወይ፣ ጠረጴዛው ጥሩ ቦታ ላይ ነው ወይ ያለው፣ ያስቀመጥናቸው እቃዎች ጠረጴዛ ላይ ለእኛ ለእይታችን ችግር እንድንፈታ ወይ የደንበኞች አገልግሎት እንድንሰጥ የሚመች ነው ወይ። ይሄ የተጨናነቀው ከባቢ ወይም ኢንቫይሮንመንት በስጫ በስጫ የሚያደርጋቸው ሰዎች ብዙ ናቸው። እንደውም ድሮ ልቦለድና ፊልሞች አይታችሁ ከሆነ አንዱ አገላለጹ ምንድን ነው? በወረቀት ስር ተደብቆ ይባላል። ስለዚህ ያላለቁ የፋይል ክምር ሊሆን ይችላል ወይ አልቀው ግን ያልተሰነዱ ያልተደራጁ ኦርጋናይዝ ያልሆኑ በሚሆኑበት ጊዜ ብስጭትም አለ። አንዳንድ ተቋማት ሄደን ተገቢውን አገልግሎት ማናገኝበት ምክንያትም ይሄ ሊሆን ይችላል። እናም አቀማመጣችንን ካስተካከልን በኋላ ጠረጴዛችን በአግባቡ የተስተካከለ ነው ወይ፣ የሚገባንን ያህል ወይ ደግሞ ተገቢ የሆነ ብርሃን አለው የሚለው መታየት አለበት። ብዙ ሰዎች የአይናቸው የማየት አቅም መቀነስና የአይን ህመም የሚያጋጥማቸው ከስራ ቦታ የተነሳ ነው። እኔ አስታውሳለሁ አባቴ እንደዛ ሲል ስራ ቦታው በቂ ብርሃን በማይኖርበት ጊዜ አይናችን ላይ ጫና ይፈጥራል። ስለዚህ የምንሰራበት ቦታ በቂ የሆነ ብርሃን የሌለው ከሆነ ተጨማሪ የብርሃን ምንጭ እንዲኖር ማድረግ ተገቢ ነው ማለት ነው። ይህንን ማድረግ ለሌላ ሰው የምናደርገው ሰው ለራሳችን የምናደርገው ነው ማለት ነው። ስለዚህ ተገቢ የሆነ ወይ ደግሞ ተስማሚ የሆነ የብርሃን መጠን መኖሩን ማየት ያስፈልጋል። እንደዚሁ የምንሰራበት ኮምፒውተር የፊት ገጹ ጽድት ያለ መሆን አለበት። ይሄ በጣም ብዙ ፎልደር አንዳንድ ኮምፒውተር ስትከፍቱት ወይ ላፕቶፕም ሊሆን ይችላል በጣም ያስጨንቃል። እሱን በፎልደር አድርጎ መልክ ማስያዝም አንዱ እሱ የሚነሳ ነገር ነው። ከወረቀት ነፃ የሆነ ስራ የምትሰሩ ሰዎችም ኬብል ካለ ኬብሎቹን ሰብሰብ ማድረግ፣ አንድ ላይ ማያያዝ፣ ውበት ያለው ሲሆን ቦታው እንዴት ነው የኔነት ስሜት ተሰምቶን ጥሩ ቀን እንድናሳልፍ እድል ይሰጠናል የሚል ነው። እና ጠረጴዛችን ሙሉ ለሙሉ ከተጸዳ፣ በሳምንት ውስጥ የሰራናቸው ነገሮች መልክ መልክ ካስያዝናቸው፣ ተክሎችን መጨመር የምንችል ከሆነ በነገራችሁ ላይ አትክልት በጣም ትንንሽ የሆኑ አሁን ይሄ ካክተስ ምንም ቁልቋል ነው እንዴ በአማሪ ካክተስ አይነት አትክልቶች ትንንሽ ገበያው ላይ እንደ ልብ ይገኛሉ። እና እነሱን ማድረግ ለሰዎች አረንጓዴ ነገርንም ማየት ጤናማ እንድንሆን ጭምር ደስተኛ እንድንሆን ጭምር ቀደም ሲል እንዳልኩት ከባልደረቦቻችን የሚሆን ከሌሎች ጋር ያለን የስራ የአገልግሎት ሰጭነት ሚናችን የበለጠ እንዲስተካከል ጥቅም አለውና አስተካክሉ ነው። ጠረጴዛችሁ የስራ ቦታችሁ ያማረ ይሁን ነው ተብሎ እንግዲህ ይህንን የሚሰራበት ሳምንት ነው። እናንተ ምን ይመስላል? ሀሳብ እንድትሰጡበት በአክብሮት ጋብዛችኋለሁ። ፕሮግራሙ ስለኛ ነው። ጣቢያው ተወዳጁ ብስራት ኤፍኤም 101.1፣ እኔ ደግሞ ኤልሳ ሰፋ ነኝ። እስከ 3 ሰዓት ተኩል ድረስ በዕለተ ሐሙስ ፕሮግራም አብሬያችሁ ቆይታ አደርጋለሁ። ስመለስ ደግሞ የዚህ የፍራፍሬውን ድሮና ዘንድሮ እንሰማና አንድ ሙዚቃ እንሰማለን ለእረፍት እንዲሆን። ከመሸጋገሪያው በኋላ ግን በሌላኛው የቡና ቁርስ ዝግጅት እመለሳለሁ። ደስ የሚል ዕለተ ሐሙስ ይሁንላችሁ።

እንግዲህ ድሮና ዘንድሮ ሲባል ያው ማነጻጻሪያ ነው አይደለ? ድሮ ከሌለ ዘንድሮ የለም። ማነጻጻሪያ ሆኖ ድሮና ዘንድሮ የሰዎች ባህሪ፣ የሰዎች መልክ፣ አለባበሱ ብዙ ነገር ይነሳል። ፍራፍሬም ድሮና ዘንድሮ እየተባለ ነው አድማጮች። ከ50ና ከ60 አመት በፊት ሰዎች ሲመገቧቸው የነበሩት የፍራፍሬ አይነቶች ጣማቸው ሳይሆን ብቻ ሳይሆን በውስጣቸው ያለው ንጥረ ነገር ጭምር እየተቀየረ መጥቶ አሁን ላይ የሰው ልጅ የሚያስፈልገውን የቫይታሚንና የማዕድናት ንጥረ ነገርን ለማግኘት አደጋ ውስጥ ወድቋልና ዘንድሮ ፍራፍሬ ዘንድሮ አትክልትን

መመገብ ካለው የዋጋ ውድነት እንደምታውቁት ኢትዮጵያ ሆነ አሜሪካ ለንደን ይሁን ጀርመን ኦር የትም ላቲን ላይም ብንሄድ አጠቃላይ የኑሮ ውድነት አለ አይደለ? ቀድሞ በቀላሉ ይገዙ የነበሩ ነገሮች ዋጋቸው እየጨመረ ነው ያለው። ስለዚህ የንጥረ ነገር ይዘታቸው ባነሰ ቁጥር አንድ ሰው አንድ ብርቱካንን በልቶ ወይንም አንድ ካሮትን በልቶ ያገኘው የነበረውን ጥቅም ለማግኘት መድገም አለበት መጨመር አለበት ተብሏል። ስለዚህ እንዴት ተገስቶ ነው የሚጨመረው የሚል ጥያቄም ተያይዞ ይነሳል። ታዲያ አትክልትና ፍራፍሬ ድሮና ዘንድሮ ተብሎ ያለው የንጥረ ነገር ይዘት ሲቀንስ ምክንያት ተብሎ የተነሱ ነገሮች አሉ። እንግዲህ አንድን መሬት ደጋግሞ በማረስ አይደል እኛ ሀገርም ብዙ ጊዜ ሲባል የምንሰማው አፈሩ ይሄ የሚሰጠውን ነገር እያጣ በሚሄድበት ጊዜ ያው ከአፈሩ ነው አይደለ ንጥረ ነገር በደንብ የሚመጣው ተክሉ። ያ እንዳይሆን ይሄ ሶይል ዲግራዴሽን የሚባለው ደጋግሞ በማረስ እንግዲህ አፈሩ ያንን የሚሰጥበት እድል የለምና ንጥረ ነገር ለተክሉ የሚሆን ማጣት አለ። ከዛ ባሻገር ደግሞ በዚህ ከተክሎችና ከአትክልትና ፍራፍሬ ጋር ተያይዞ ይሄ የማባዛቱ የማዳቀሉ ነገር ላይም ተቀላሽ ሁለት አይነት ሐሳብ ነው ያለው። አንዳንዶቹ የተሻለ ምርት እንዲገኝ ያደርጋል ብለው የሚደግፉአሉ፣ ሌሎቹ ደግሞ ተፈጥሯዊ የሆነው ንጥረ ነገር እንዲጠፋ ምክንያት ሆኗል ይላሉ። በመጠናቸው በጣም የተለቁ ግን ደግሞ ጣማቸው እና በውስጣቸው ያለው ንጥረ ነገር በጣም የቀነሰ ማለት ነው። እና አሁን ማንጎ ስትሉ የሀበሻና የፈረንጅ ነው እንደውም እኛ ሀገር የሚባለው አይደለ? ብዙ ትልቅ ይሆናል፣ ጣሙ ያን ያህል ይሆናል፣ በአጭር ጊዜ ይደርሳል፣ ግን ደግሞ የሚጠበቀውን ያህል ንጥረ ነገር ውስጡ የማይዝበት ጊዜ ብዙ ነው። እንደዚሁ በምርት ስብሰባ ሂደትም በተመሳሳይ ለፀሐዩም ለቅስቃዜውም ለሙቀት ለመሳሰለው ነገር እየተጋለጠም ድሮና ዘንድሮ አትክልትና ፍራፍሬ በሰው ልጅ አመጋገብ ሂደት ውስጥ የሚጠበቅባቸውን አይነት ውጤት አይሰጡም። እንደምናውቀው እንግዲህ የዚህ የአትክልትና ፍራፍሬ መመገብ ምን ጠቀሜታ አለው የሚለው ነገር ያው የታወቀ ስለሆነ እዛ ላይ ብዙ መቆየት አያስፈልግም። ለአንጀታችን ጤና፣ በምግብ አፈጫጨት ሂደት ውስጥ ለአይናችን ጥራት አይደለም ቫይታሚኖች እጅግ አስፈላጊ ናቸው። ታዲያ ከ50 ዓመት በፊት የምናገኝ የነበረውን ፍራፍሬና አትክልት ተመግበን ጥቅም ለማግኘት እጥፍ መመገብ አለብን ነው አሁን ለብዙዎቹ መረጃው ከባድ የሚሆነው። ስለዚህ አሁን ላይ ያሉት አትክልትና ፍራፍሬዎች ከ20 እስከ 50 በመቶ የንጥረ ነገር መቀነስ ታይቶባቸዋል ማለት ነው። አሁን ካሮት አንድ ሰው በልቶ ወይ አብስሎ ሲመገበው ያገኘው የነበረውን ንጥረ ነገር ለማግኘት ብዙ መጠቀም አለብን ማለት ነው። እና ፊት የተባሉ አድማጭ ፓፓዬ ትናንት ስቆርጠው አንድ ፍሬ የሌለው አገኘው ተብሏል። ፓፓዬ እንደዛ ሆኗል እኮ ፍሬ የሌለው የሆነ ነው በብዛት የምናየው። ማዕዚ እንደዚሁ በውጭው ዓለምም ምንም የሚጣፍጥ ፍራፍሬ የለም ውሃ ውሃ እንጨት እንጨት ነው የሚለው ብላለች። አዎ የጣዕምም ጥያቄ አለ፣ መጠኑ ብቻ በጣም ይተልቃል። ንጥረ ነገሩም ይዘት እንደዚሁ ሲጠና በጣም የቀነሰ ነው። እና ይሄ በመላው ዓለም ያለ ችግር ነው። በውስጣቸው ያሉት ያለው የሚይዙት የንጥረ ነገር ይዘት ከ20 እስከ 50 በመቶ ቀንሷል ማለት በጣም ከፍተኛ ቁጥር ነው አድማጮች። ታዲያ እጥረት ውስጥ የገቡ በዚህ ሂደት ብርቱካን በልቻለው፣ ሙዝ በልቻለው፣ ጎመን በልቻለው ወይ ካሮት ብንልም ሰውነት የሚፈልገውን ያህል ንጥረ ነገር ባለማግኘቱ ምክንያት የነዚህ የቫይታሚንና የማዕድን እጥረት ውስጥ የገቡ ሰዎች ብዙ ናቸው። ለምሳሌ ካሮት በውስጡ ያለው የፖታሽየም መጠን በግማሽ ቀንሷል ዓለም ላይ ባለው ጥናት ማለት ነው። የሚገርመው ነገር ዓለም ላይ የአይረን እጥረት በእርግዝና ጊዜ ለሚፈጠሩ ችግሮች ህልፈትንም የህይወት ህልፈትንም ጨምሮ ትልቅ ሚና አለው ተብሏል። ለምንድን ነው ይሄ ነገር በእርግዝና ጊዜ የአይረን እጥረቱ ነፍሰ ጡር እናቶች ውስብስብ የሆነ የጤና ችግር የሚገጥማቸው ተብሎ ሲጠና ጥሩ የአይረን ምንጭ ናቸው የሚባሉት አረንጓዴ ቅጠላ ቅጠሎች ወይ ቀይ ስጋ ሊሆን ይችላል። ሌሎችም የፍራፍሬና የአትክልት አይነቶች በተለይ ቀድሞ የነበራቸውን የንጥረ ነገር ይዘት ይዘው መቀጠል አለመቻላቸው በእርግዝና ጊዜ እንዲህ አይነት ውስብስብ ነገሮች እንዲፈጠሩና የአይረን እጥረት ሰዎች ላይ እንዲኖር ምክንያት ሆኗል ተብሏል። ልጆችም በተመሳሳይ እንደዚሁ የቫይታሚንና የማዕድናት እጥረት አጋጥሟቸዋል። ተፈጥሯዊ ከሆኑት ይልቅ ያው ፕሮሰስድ የሆኑት ላይ ማተኮር አለና እነዚህ የአትክልትና ፍራፍሬዎች እንደ ቀደመው አለመሆናቸው በሰው ልጅ ላይ ደግሞ ተጨማሪ የጤና ስጋት መደቀኑ ተሰምቷልና አሁን ሁለት ሁለት እያደረግን ልንመገብ ነው ማለት ነው። እንደውም
አንድ አፕል በቀን ውስጥ በእንግሊዘኛው አይደለ አንድ አፕል ይበላሰው ጤናማ ይሆናል ነው ወደ ሐኪም ሄድ አይገባውም የሚል አይነት አባባል አለ ግን አሁን አንድ አፕል በልተን ያንን ማግኘት አንችልም ነው እና ምን ያህል የዚህ ተፈጥሮ ሀብቱ እየተመናመነ

ግልጻቸው ሆኖ ቶሎ የሚበሳጩ ቶሎ የሚሰላቹ ሊሆን ይችላል። ስለዚህ ግልጽ ሆኖ በቤተሰብ መካከል ማን ነው ይሄንን ነገር ሊያደርግ የሚችለው? ምን አይነት አስተዋጽኦ ማድረግ ይችላል? በአካል ጎንበስ ቀና አድርገህ ታስተምማለህ ወይንስ በብር በገንዘብ ይሄንን ትወጣለህ የሚለውን እርስ በርስ በግልጽ ድክመትን እና ውስንነትም ካለ መነጋገር ያስፈልጋል። አንደኛው ልጅ ላይ ብቻ ይሄ ኃላፊነት እንዳይወድቅ ማለት ነው። ሌላው ደግሞ ሁሉንም ኃላፊነት ልጆች ይወጣሉ ማለት አይደለም። አንዳንዴ ደልጌት አድርጉ ይባላል አይደለ? ተንከባካቢ ነርሶችን የሚቀጥሩ አሉ። ይሄ አቅም የሚጠይቅ ቢሆንም የመንከባከቢያ ማዕከላት ውስን ቢሆኑም አሉኝ ሀገር፣ እዛም ወስደው ወላጆቻቸውን የሚያስቀምጡም አሉ። ግን ተጨማሪ እንክብካቤው ላይ እገዛ ሊሰጡ የሚችሉ ሰዎችን መጨመር፣ ይሄም ደግሞ ሌላው በአንዱ የቤተሰብ አባል ላይ ወላጆችን መጦር እና ማስታመሙ ጫና እንዳይፈጠር ምክንያት ይሆናል ማለት ነው። በልጆች መካከል ደግሞ እንደውም ፕሮግራም ማውጣት ይባላል። ከሰኞ እስከ ሮብ ኤልሳ ናት፣ ከሮብ እስከ አርብ ደግሞ መዓዛ ናት ወይ ሰብለ ናት ተብሎ ፕሮግራም ከወጣ አንደኛው ልጅ የበለጠ ጫና ውስጥ ገብቶ ቀደም ሲል እንዳልኩት አለመግባባት ውስጥ እንዳይገባ ጥሩ ነጥብ ይሆናል ማለት ነው። ሌላው ደግሞ እንግዲህ በአክብሮትና ግልጽ የሆነ ውይይቱ መሰረታዊ ነው። አብዛኛው እዚህ ላይ አንደኛው ወገን ላይ ጫና በሚበዛ ጊዜ ቤተሰቡን የሚበታተን አይነት ግጭት ይመጣል። ወላጆችም የሚገባቸውን አይነት ጤናቸው ላይጠበቅ ይችላል፣ የሚፈልጉትን እንክብካቤ ላያገኙ ይችላሉ። እና ግልጽ ውይይት ማድረጉ ተደጋግሞ ባለሙያዎች የሚያነሱት ነው። ከዛ ባሻገር አንደኛው ወገን ደግሞ በጣም የተሰላቸ ከሆነ፣ ጭንቀት ውስጥ የገባ ከሆነ፣ ውጥረት ውስጥ ገብቶ ማረፍ ባለበት ሰዓት ለማረፍ በምግብ በመሳሰለው ነገር ራሱን ለመደገፍም የማይሞክር ከሆነ ይሄ በርናውት የሚባለው ደረጃ ላይ የደረሰ ከሆነ የአእምሮ ጤናው የአካል ጤናው ሳይታወቅ ቶሎ መፍትሄ መስጠትም ያስፈልጋል። ግዴታ እሱ ጎበዝና ትችልበታለች ይባላል እኮ። አንዳንድ ቤተሰብ ውስጥ ጥሩ መሆን ለጉዳት ወይ ደግሞ ለጫና የሚዳረግበት ጊዜ ብዙ ነው። እሷ ጎበዝናት፣ አይ እናቴም እሷን ጎንበስ ቀና ስታረጋት ነው የምትወደው፣ አባቴ የሚፈልገው እሱን ብቻ ነው የሚባሉ ልጆች እኮ አሉ አይደለም። ያ ትህትናቸው በቀናነት ጎንበስ ቀና ብለው ማስታመማቸው መጦራቸው ለጉዳት ምክንያት ይሆንባቸዋል። ሌላም ያግዛቸው ሰው ከመምጣት ይልቅ እሱ እኮ እንደዚህ ነው ይችልበታል፣ እሱ የሚፈልገው እነሱ የሚፈልጉት እሱን ነው አይነት ጫና ውስጥ እንዳይገባና ያስታማሚው ታማሚ ሆኖ እንዳይቀር፣ በተለይ የአካል ጤናው እንኳን ይታያል አድማጮች። የዚህ የአእምሮ ጤና ጉዳይ ውስብስብ ነገር ውስጥ ሰዎችን ስለሚከትና አንዱ በማስታመም በመጦር ሂደት ውስጥ ያለ ስለሆነ እሱን ማየት ያስፈልጋል። ትክክለኛ የሆኑ ሙያ ያላቸው ሰዎችንም ድጋፍ ለማግኘት መሞከር በልጆች መካከል የሚፈጠረውንም የማስታመም ኃላፊነት ልዩነትን ማስቆም ይቻላል። የሚገርመው ነገር በአንድ ወቅት ዴይሊ ሜል ከ2017 ላይ ወደ 9 ዓመት በፊት ቻይና ውስጥ የአንዲት የአምስት ዓመት ልጅ ታሪክን አውጥቶ ነበረ። ታሪኩ ለማመን በጣም የሚከብድ ነው። ምንድን ነው ያጋጠመው? እቺ የአምስት ዓመት ልጅ ገና እናቷ ማህፀን ውስጥ እያለች የሶስት ወር ጽንስ ሆና አባት ማረሚያ ቤት እድሜ ልክ ለመታሰር ይገባል። ሚስቱን ሲያገባ ግን የእሱ አያቱም እናቱም እዛ ቤት ውስጥ አሉ። እንግዲህ ኤዥያ አካባቢ እንደምናውቀው ያው በጋራ ነው አይደለም የሚኖሩት። የእሱ እናትና የእናቱ እናት አያቱ ሚስቱን ይዞ መጥቶ አንድ ላይ ነበር የሚኖሩትና እሱ ልጁ ሳትወለድ እንኳን ወደ ማረሚያ ቤት ሲገባ ሚስት ደግሞ ሌላ ባል ታገባለች እና ልጇን ስትወልድ እዛው ከቅድመና ቅምቅም አያት ነው የሚባለው ከነሱ ጋር ትታ ትሄዳለች ማለት ነው። እና እች ልጅ ከአምስት ዓመቷ ጀምሮ አያቷንና ቅድመ አያቷን የመንከባከብ ኃላፊነት ውስጥ ገብታለች ብሎ ይሄ ጎግል አድርጋችሁ አድማጮች ልታዩ ትችላላችሁ። በአምስት ዓመቷ እንግዲህ የምትወጣው ኃላፊነት ማለት ነው። እነዚህ እድሜያቸው የሄዱት አያቷና ቅድመ አያቷ በ92ና 80ዎቹ በ92 ናቸው። አያትየው 92 የእድሜ ቅድመ አያቷ 92 ዓመት እድሜ ያላቸው ናቸው። አያትየው ደግሞ እንደዚሁ ህመም ኖሯቸው የመንቀሳቀስ ችግር ያለባቸው ናቸው። እች ልጅ ታዲያ ጎረቤትን በሚያደርግላት ድጋፍ የ92 ዓመት ቅድመ አያቷንም ጭምር የምታጎርሰው እሷ ናት። እቃ የምታነሳው እሷ ናት። እና በልጅነቷ እነዚህን አዛውንቶችን የመጣር ግዴታ ውስጥ ገብታለች ተብላ አድማጮች ብታዩት በጣም ደስ ይለኛል። የአምስት ዓመት እንደውም ምንድን ያላት የቤተሰቧ ምሰሶ ብሎ ነው ዜናው።

ይወጣችሁና የአምስት አመት ልጅ ምን ማድረግ ይችላል የሚለውን ስናስብ ትንሽ ከባድ ነው እና የአምስት አመቷ ፒላር ኦፍ ዘ ፋሚሊ የሚል ነው ዜናው በታዩትና እቺ ልጅ ምግብም ለማብሰል ትሞክራለች መንቀሳቀስ የማይችሉ አያቶቿንም እንደዚሁ ለማጉረስ እየሞከረች ገና በልጅነት እድሜዋ ጧሪ አስተማሚ ተንከባካቢ የሆነች ደግፋ ወደ መጸዳጃ ቤት ስትሄድ ጎረቤቶቿ ደግሞ የሚሰጧትን ማትክልት በቅርጫት ተሸክማ ስታመጣ ሩዝ ስታጥብ ቤት ስትጠርጉሉ የሚያሳይ በጣም አስገራሚ ዜና አለና በእንዲህ አይነት ሁኔታ ከልጅነታቸው ጀምሮ የራሳቸውን ኑሮ ከመኖር ከመጫወት ከመስራት ከመማር ይልቅ ቤተሰቦቻቸውን የመንከባከብ ኃላፊነት የሚወድቅባቸው አሉ። ያው አንድ ልጅ ከሆነ ግዴታ ነው። ከአንድ በላይ ከሆነ ግን ይሄ ኃላፊነቱን በጋራ ለመወጣቱ ደግሞ የራሱ ጫና እንዳለው የሚያሳይ ነው። እናንተ እንዴት እየተወጣችሁት ነው? አስተያየት እንድትሰጡ ጋብዛችኋለሁ። ከመሸጋገሪያው በኋላ እመለሳለሁ።

0: ገንዘብ ለማስተላለፍና ለመቀበል የሞባይል ቁጥራችንን መጠቀም የምንችልበትን አማራጭ ይዞ የመጣው ሁልጊዜ አንድርምጃ ቀዳሚ ሆኖ ዳሽን ባንክ የስለኛ ፕሮግራማችን የክብር ስፖንሰር ነው። በዳሽን ባንክ ሱፐር አፕስ ተጠቀሙ። በቀን ውስጥ እስከ 5 ሚሊዮን ብር ድረስ ትራንስፈር ማድረግ ትችላላችሁ። በአንድ ጊዜ 1 ሚሊዮን ብር ድረስ የስልክ ቁጥርን ብቻ በመጠቀም ገንዘብ ማስተላለፍ የሚቻልበትን አማራጭ ይዞላችሁ መጥቷል። ማለዳ ፎም ለርሶ የሚገባውን ምቾት ያቀርባል። ማለዳ ኮምፎርት ፕላስ እና ማለዳ ጋሻ ኤፋር ማትረስ በማለዳ ፎም የቀረቡ ናቸው። በህይወቶ የበለጠ ለርሶ ዋጋ የሚሰጡት ነገር ምንድን ነው? ለዛ ዋጋ ለሚሰጡት ነገርም ደግሞ ምን አይነት ጥረት እያደረጉ ነው? ማለዳ ፎም ጥያቄ ያቀርባል። በሰዎች ህይወት ውስጥ የበለጠ ቅድሚያ ሊሰጠው የሚገባው እረፍት ነው። ለዚህ ደግሞ ማለዳ ፎም ጥራት ያላቸውም ማለዳ ኮምፎርት ፕላስ እና ማለዳ ጋሻ ኤፋር ማትረስን አቅርቦላችኋል። ማለዳ ፎም የፕሮግራሙ አጋር ነው። ስቶክላንድ ብራንድ አልባሳት፣ ጎሮ የሺ ህንፃ ምድር ቤት፣ ዘፍመሽ ህንፃ እንደዚሁም ደግሞ ደብረ ወርቅ ህንፃ ሶስተኛ ፎቅ ላይ ጎፋ መብራት ኃይል ከፍ ያለ ህንፃ ላይ በከፈታቸው መደብሮቹ በተመጣጣኝ ዋጋ ከ48 በላይ በዓለም አቀፍ ደረጃ የታወቁ የብራንድ አልባሳትን አቅርቦላችኋል። በጅምላ ማከፋፈል ለምትፈልጉ ነጋዴዎችም ደግሞ ስቶክላንድ ብራንድ አልባሳት ጎራ ያላችሁ አማክሯቸው። በ0963636390 ላይ ሃሎ እንድትሏቸው ግብዣ አቅርቦላችኋል። ሶሲ ሶያ በፕሮማሲዶር ኢትዮጵያ ተመርቶ በ15 ደቂቃ በስሎ ለምግብነት የሚውል የንጥረ ነገር ይዘቱ የተሟላ ከእጅ ንክኪ ከኬሚካል ነፃ ሆኖ ቀርቦላችኋል። እጅግ ተመጣጣኝ ዋጋ አለው። በሱቅ በሱፐር ማርኬት በአንኳሩ በደቃቁ ብላችሁ ገዝታችሁ በጣም የምትርኩበት ነው። በንጥረ ነገር ይዘቱ የምትደሰቱበት ነው ያላችሁ ፕሮማሲዶር ኢትዮጵያ ነው። እናመሰግናለን። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ የአፍና የጥርስ ጤናችንን ይጠብቃል። የአበቃቀል ችግር ካለ ያስተካክላል። ከአምስቱ ቅርንጫፎች ወደ ቀረባችሁ ጎራ ብላችሁ በአገልግሎቱ እንድትጠቀሙ ባቢ ግብዣ አቅርቧል። ቦሌ ሚካኤል ድሪምቪው ገስታውስ አጠገብ፣ ሲኤምሲ ፀሐይ ሪል ስቴት ፊት ለፊት፣ ጀሞ አንደኛ በር፣ ደሊና ሞል እንደዚሁም ደግሞ ወደ ቤተል ከፍ ስንል ቢጫ ፎቅ ተብሎ የሚጠራው ህንፃና ልደታ ፍርድ ቤቱ ፊት ለፊት የማርያም ህንፃ ላይ ይገኛል። የባቢ ስፔሻሊቲ የጥርስ ህክምና ክሊኒኮች በዘመናዊ የህክምና መሳሪያ የተደራጁ በብቁ ባለሙያም እንደዚሁ የተደራጁ ሆነው እናንተን ለማስተካከል እናንተን ለማገልገል እየጠበቋችሁ ነው። መልካም ጊዜ ይሆንላችሁ። ቾምባ ከቀበና ጸብ ላይ ጸጉር ከተያዘ በቃ የቦክስና የቴስታ ውርጅብኝ መጥገብ ነው ብሏል። አዎ አንዱ አደጋ ይሄ ነው። ሰመረ ከጎፋ ዮርዳኖስ፣ ባለንበት የኢኮኖሚ ችግር ወላጆች ልጆችን እንደውም እየጦሩ ነው ብለዋል። ከባድ ነው ይሄ ደግሞ አለ። እዛው ቤት ውስጥ መኖር አለ። ልክ ነው፣ ብዙ ነገር አለ። ዮርዳኖስ ሚጡዱዱ የአሽከርካሪዎች ህይወት ህውከት በወንዶች ይብሳል፣ ሴቶች ጠንቃቃ ናቸው ብለዋል። እኔ 16 ዓመት እናቴን እና አያቴን ብቻዬን አስታምማለሁ፣ አሁን ግን በህይወት የሉም እና ምርቃታቸው ጠቅሞኛል ብሏል ሽኩር። ብዙ ሰው የሚወደው ለዛ ነው፣ ወላጅን የመጦር የማስታመም እድልን ማግኘት ብሎ ብዙ ሰው የሚወደው ለዛ ነው። ደስ ይላል ምርቃታቸው። እንኳን ደረሰልህ ኤፍሬም ብርሃኑ። እንደ ሴቶች በማሽከርከር ጠንቃቃ የለም። እኔ ስራ ስገባ ቢሮዬ ጸርቶና ፏ ብሎ ነው የሚጠብቀኝ። የቀኑ ሙሉዬንም በሚገባ ያሳምርልኛል። እናትና አባቴን የምንከባከበው እኔ ነኝ፣ የምኖረውም አብረነን ብሏል። እስቲ በቀሩን ጥቂት ደቂቃዎች ይሄ መንከባከቡ ሂደት እናንተ ክፉ ስለሆናችሁ ወይ ስላልፈለጋችሁ ሳይሆን ጫና አለው አይደለ? ምን አይነት ጫና ልብ ብላችኋልና ያንን የምትቋቋሙበትም መላንም ብትነግሩን ጥሩ ነው። ቀላል አይደለም ይሄ ጫና። አንዳንዶች እንደውም ከወላጆች ጋር መኖር ነፃነታችንንም አሳጣን ብለውም የሚያነሱ አሉ። ያው የራሱ የጎንዮሽ ጉዳይ ስላለው ማለት ነው። እነ ፌቲ፣ እነ ሁሴን ጀማል፣ ጥላሁን፣ ምህረት ጸጋዬ፣ ሞዛይክ ከጉንችሬ፣ ሮዝ ቀነኒ፣ መሰረት ቀደም ሲል ይህን አንብቤዋለሁ። በጣም አመሰግናለሁ። እስከ 3:30 ድረስ ያለን ፕሮግራም ለማጠናቀቅ ጥቂት ደቂቃዎች ናቸው የቀሩኝ። አድማጮች ባነሳሁት ሀሳብ ላይ ሙሉ ለሙሉ ማለት ባንችልም የአሁኑ ትውልድ ጥቅማ ጥቅም ፈልጎ ነው የሚጦረው እና ሊሞት አንድ ቀን ሲቀረው ከባንክ ብድር በአባቱ ስም ሄዶ ይበደራል። ብቻ ነገሩ ውስብስብ ነው። ይትባረክ ነው። ከባድ ነው። እንዲህ አይነት ነገሮች አሉ። መካሰስም አለ። ከዚህ ቀደም በሌላ ፕሮግራም አንስተነዋል። ልጅ አልጦርም አለኝ ብለው ያው በህግም የሚያስጠይቅ ስለሆነ እንክብካቤ አላደርግም አለኝ ብለው የሚከሱ ወላጆች እዚህ ኢትዮጵያ ውስጥም አሉ። በውጭም ሀገር ዜናዎችን ሰምተናል። እንደውም በደንብ ሀብት ያላቸው ሆነው ለቤተሰቦች ድጋፍ አላደርግም የሚሉም አሉ። ሴቶች ያሸብራሉ ወንዶች ግን ይደበደባሉ ብለው ይደባደባሉ ሌላ ኩም አሉ። በተለይ ሴት ስትሆኚ ጫናው ከባድ ነው። እኔ በህይወቴ የሰጠሁት ያለውን ነገር ሙሉ ጊዜን ለልጄና ለእናቴ ነው። ያደራ ልጄ ለትልቅ ነገር ለማብቃት እየለፋሁ ነው። ኦ መስየ እናቷ ልጅናት ሴት ስትሆኚ ጫናው ብዙ ነው ብላለች። እናመሰግናለን። ከሁሉም ለጤናዬና ለቤተሰቤ ነው ቅድሚያ የምሰጠው። ለጤናዬ ሐኪም እንደመከረኝ እንቅስቃሴ ያድርግ በምግብ አስተካክል ባለኝ መሰረት እያደረኩ ነው። ለቤተሰቤ ደግሞ እተጋለው ረፍት ላይ ደግሞ ተመችቷቸው ያላሳብ እንዲተኙ በማለዳፎም ለሽ እንዲሉ ጥረት እያደረኩ ነው ብሏል ተስፉ ከገላን ኮንዶሚኒየም። ጥሩ ነው መልእክትህን አስተላልፋለሁ። ማለዳፎም ለ10 አድማጮች የስማርት ትራስና ከ60 በላይ ለሚሆኑ አድማጮቻችን ደግሞ እንደዚሁ ተጨማሪ ስጦታዎችን ይዟል። የባል የ5000 ብር ስጦታ በርክተናል። የ1000 ደቂቃ የድምጽ ጥቅል ለ60 አድማጮቻችን ይሰጣል። ስለዚህ አለፍ አለፍ ይያልኩኝ ይሄን ስጦታ እንድታገኙ አደርጋለሁ። በጣም አመሰግናለሁ። ነገ አርብ ላይ ከ5 እስከ 6 ሰዓት በስለኛ ፕሮግራም ተመልሼ እመጣለሁ። እኔ የለታ ሙስ ፕሮግራም ይሄንን ይመስላል። አስተያየት የሰጣችሁ በቲክቶክ ገጻችን ከኔ ጋር የነበራችሁ በሬዲዮ ስርጭታችን ከተለያየ ቦታ ይሄንን ፕሮግራም እየተከታተላችሁ ስለነበረ አስተያየትም ስለሰጣችሁን በጣም አመሰግናለሁ። ነገ 5 ሰዓት ላይ ቀጠሮ እንድንይዝ በዚሁ ሰናበታችኋለሁ ማለት ነው። የፕሮግራሙ የክብር ስፖንሰሮች ዳሽን ባንክ፣ ማለዳፎም እንደዚሁም ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ መልእክቶችን አብርሃም ወደ እናንተ ያደርሳል። በእኔ በኩል የተባረከ ዕለተ ሐሙስ እንዲሆንላችሁ እየተመኘው በዚሁ እሰናበታለሁ። አድማጮች መልካም ቀን።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስረውትስ?
2: ሄሎ፣
3: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
2: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
3: ታዲያ በስልክ ቁጥሮ ይላክልኛ።
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
4: ስልኬን ተጠቀሙ።
2: አረ እንዴት
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
5: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ 1 አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
6: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
7: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
8: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ
9: አጭ ከደውልሽልኝ በኋላ ነው የሰራሁት
8: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ
9: የምታዩ በሙሉ ሶስቱ ያ ነው በቀዝቃዛው ለ5 ደቂቃ ተፈስፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
8: ጥብሱ ቀይወጡ ክትፎም ሶስቱ ሲያየ ነው
9: አው ላበሳሰልም በጣም ቀላል ነው
8: ወይኔ ሶሲ እንዲ እንደሆነ አላቀም ደሞ ሲጣፍጥ
9: በዛ ላይ በፕሮቲን የበለጸገ ነው
8: እሺ የት ነው ማገኘው
9: በየሱቁና ሱፐርማርኬት ታገኛለሽ ከፈለግሽ በደቃቁም በአንኳሩ
8: ባለሱቅ ሶሲ ሶያ ስጠኝ
10: አለ በደቃቁ በአንኳሩ
8: ሁለቱንም አይነት ስጠኝ
0: ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ አሁኑን ይጎብኙ። ስቶክላንድ በ0911 575257 ላይ ይደውሉ።
1: ስለኛ ፋሽን ነው በት በብስራት
11: ቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ላይ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
1: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
12: ሄሎ
13: እድግ በልልኝ የኔ ልጅ።
12: አንተ ያጠፍተ ነው ግን
13: አሁን ገባው በጣም ነው ናፈቀኝ።
1: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነጻነት ይገናኙ። ሳፋሪኮም
14: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው ወበት ስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶች ጭም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሽዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943 575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው
13: በዚህ ነው ሁሉ ስና ተኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
15: እሱ ብቻ መስሎሽ ጧት ሆሮ ሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
16: እኔማ ከምንም በላይ ለቤተሰቤ ጤናና ኃይልን የሚሰጥ አልቢ ምግብ ያጣሁት።
17: አሁን ጭንቀቱ ቀርቷል። የኔ የበለጸገ በቆሎ ዱቄት በቪታሚኖችና በሚነራሎች የበለጸገ ከግሉተን ነጻ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ በቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
18: ሁሉም ምርጥ ቁርስ በእኔ ጀምራ።
1: ብስራት የኢትዮጵያውያን ኩራት። ብስራት ስፖርት። ብስራት ስፖርት።
10: ከስራት ኤፍኤም 101.1

0: ብስራት ስፖርት።
1: ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን፣ እንዴት አረፈዳችሁ? ይህ ብስራት ስፖርት ነው። የዕለተ ሐሙስ ፕሮግራማችን ተጀምሯል። እስከ 5 ሰዓት ድረስ ቆይታውን ከእናንተ ጋር ያደርጋል። እናንተም ብስራት ስፖርትን እያደመጣችሁ አብራችሁን ልትቆዩ በአክብሮት ምንጋብዘው። የፕሮግራሙ አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
2: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። በወር 105,000 ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት አዋጪ ቢዝነስ አጃክስ የማምረት ቢዝነስ። አጃክስ ለዕቃ ማጠቢያነት የሚያገለግል በየቀኑ የሚፈለግ ምርት ነው። ይህ ቢዝነስ በአገራችን በቀላሉ በሚገኙ ጥሬ ዕቃዎች የሚሰራ በመሆኑ አነስተኛ ወጪና ከፍተኛ ትርፍ የሚያስገኝ ድንቅ የኢንቨስትመንት አማራጭ ነው። በቀን ባለ 200 ግራም 3000 አጃክስ ይመረታል። የማሽን ዋጋ 450,000 ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። በተጨማሪም የፒዛና የኬክ ቦክስ የማምረት ቢዝነስ በወር 88,000 ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጪ ቢዝነስ። ፒዛ ቦክስ በቀላሉና ሀገር ውስጥ በሚገኝ ጥሬ ዕቃ የሚሰራ ምርት ነው። በካፌዎች፣ በፒዛ ቤቶች፣ በዳቦና በኬክ ቤቶች ትልቅ የገበያ ፍላጎት ያለበት ዘርፍ ነው። በተለያየ ከለርና መጠን ወይም ሳይዝ አርማ በማተም ጥራት ያላቸውን የፒዛ ቦክስ ማምረት ይቻላል። በቀን በትንሹ 400 ፒዛ ቦክሶችና 100 የኬክ ቦክሶች ማምረት ይቻላል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ነው። ለተጨማሪ መረጃ 0978 21 21 21 ወይም 0901 84 21 21 ላይ ሃሎ ይበሉ። አዲስ እይታ 10 ዓመታትን በስኬት አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ።
1: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ
2: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
0: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል።
2: የፕሪሚየር ሊግ ቡድን ላይ ያሉ ክለቦች ማሊያ ምን ይለየዋል? ስሙ ብቻ ነው? አይደለም። ጥራት አለ፣ ቴክኖሎጂ አለ፣ እንዲሁም የፕሮፌሽናል ቡድን መልክ አለ። ዛሬ ዋናው ስፖርትስ ዊር በኢትዮጵያ ፕሪሚየር ሊግ ሰንጠረዥ ላይ ፉክክሩን ካደረጉት 18 ክለቦች ውስጥ 2018 ላይ ዋንጫውን የበላው ሲዳማ ቡና እግር ኳስ ክለብን ጨምሮ ከስድስት ክለቦች ጋር በመስራት ለፕሮፌሽናል እግር ኳስ የሚመጥን በቴክኖሎጂ የረቀቀ ፊም ኤክስፖርት ስታንዳርድ ትጥቅ እያቀረበ ይገኛል። በነገራችን ላይ ይህ የብሩንዲና የላይቤሪያ ብሔራዊ ቡድኖች የለበሱት የጥራት ደረጃ ነው። ስለዚህ እኔ እዚህ ጋር ለኢትዮጵያ ከፍተኛ ሊግና ለፕሮፌሽናል ክለቦች አንድ ምክር አለኝ። የፕሮፌሽናል ትጥቅ ቅንጦት አይደለም። ፕሮፌሽናል ለመሆን ፕሪሚየር ሊግ እስክትደርሱ አትጠብቁ። የፕሮፌሽናልነትን ደረጃ የሚያጎናጽፈውን ትጥቅ በመልበስ ዛሬውኑ ጉዞአችሁን ጀምሩ። ለፕሮፌሽናል ኪት ትዕዛዝ አድራሻው ቦሌ ደንበል ሸዋ ዳቦ አጠገብ 0901-83-58-55 ላይ ደውሉ፣ አሊያም 82-89 ላይ መደውል ይችላሉ። ብቻ ማሊያስ ዋናዊ ሥራ ብያለሁ። አመሰግናለሁ። ኢትዮ ቴሌኮም ሌላው የብስራት ስፖርት አጋራችን ነው። ስማርት ስልክ በጥቅል ዋጋ አስበው ያውቃሉ? ኢትዮ ቴሌኮም የስማርት ስልክ ተሞክሮ የሚያገኙባቸውን የዘኔክሰስ ስልኮች ይዞሎ ቀርቧል። የአንድ ዓመት የሞባይል ጥቅል ቅድመ ክፍያ በመክፈል ብቻ የዘኔክሰስ ስልኮችን የግሎ ማድረግ ይችላሉ። ዘኔክሰስ L131ን በ3189 ብር ክፍያ ለአንድ ወር ከሚቆይ ተጨማሪ 4 ጊጋባይት 80 ደቂቃና 50 መልእክት ጋር የሚያገኙ ሲሆን በዘኔክሰስ L2028 ተች ስክሪን ደግሞ 3395 ብር ብቻ በመክፈል በየወሩ 2 ጊጋባይት 50 ደቂቃና 20 መልእክት የሚያገኙ ይሆናል። ምን ይሄ ብቻ? የዘኔክስ ስልኮችን ምርጫው ሲያደርጉ ፈጣን የ4G ኢንተርኔት፣ የ2 ጊጋባይት ነፃ የቴሌ ስቶሬጅ ክላውድ፣ የቴሌብር መተግበሪያ፣ ረጅም የባትሪ ቆይታና ዋየርለስ FM በአንድ ላይ የሚያገኙ ሲሆን ለተዝናኖቱ ደግሞ ልዩ ልዩ ጌሞችና የማህበራዊ ሚዲያ መተግበሪያዎችን አንድ ላይ አካተው ይጠብቆታል። አሁን በአቅራቢያው ወደሚገኝ የኢትዮ ቴሌኮም የአገልግሎት ማዕከል ወይም በዘመን ገበያ የግሉ ያድርጓቸው። ለጥቅሉ ይከፍላሉ፣ ከነስልኩ ይወስዳሉ። ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሱን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር።

ዞላን ዘላለም ሙላቱን ከልባ መሰግናለሁ። እነዚህ አጋሮች ናቸው ይሄን ፕሮግራም ደግፈው እንዲው አየር ላይ እንዲቀርብ ለእናንተ እንዲደርስ ያደረጉ ያሉት። ስለዚህ ምስጋናዬ ላቅ ያለ ነው። ክብራትና ክብራን አድማጮቻችን እንደምን አረፈዳችሁ? እናንተንም ከልባ መሰግናለሁ ዘወትር ለምትሰጡኝ ሰዓት። ሐሙስ መስከረም 28 ቀን 2019 ሳምንቱ ከሊዮኔል ሜሲ ሽኝትና ከሮናልዶ የፖርቱጋል ንትርክ ጋር ያለፈ ነው። የሳምንቱ መጨረሻ የክለብ እግር ኳስ ይመለሳል። ከዚያ በፊት ግን በተለይ በዚህ ኢንተርናሽናል ብሬክ ከብሔራዊ ቡድን ጨዋታዎች ውጤት ይልቅ የማንቸስተር ሲቲ ጉዳይ፣ በኋላም ደግሞ የሊዮኔል ሜሲ ሽኝትና የሮናልዶም እንዲሁ ከፖርቱጋል ብሔራዊ ቡድን ጋር ከካምፕ የመለየት ጉዳይ ርዕሰ ዜናዎች ሆነው ሰሞኑን ቆይተዋልና ለአንዱ የክብር ሽኝት ለሌላው ደግሞ ምናልባትም ተገቢ ያልሆነ የብሔራዊ ቡድን ጉዞ ፍጻሜ እንዳይሆን አስግቷል። ጆርጌ ጄሱስ አሰልጣኝ እየሆኑ በቀጠሉ ቁጥር በፖርቱጋል ብሔራዊ ቡድን ክሪስቲያኖ ሮናልዶ እንጃ እንግዲህ አስታራቂ ካልመጣ በስተቀር የሚጫወት አይመስልም። ቢሆንም እሱ ማሊያውን አልሰቀለም፣ በቃኝ የፖርቱጋል ብሔራዊ ቡድን አላለም። ነገሩ በክፍት የተተወ ነው። ግን አሰልጣኙ ደግሞ ረዘም ያለ ኮንትራት ስላላቸው ከአሰልጣኙ ጋር እርቀ ሰላም ካላወረደ በስተቀር እንዴት ሊዘልቅ ይችላል? ምንም መግለጫዎች ሊወጡ ይችላሉ። እውነቱ ይሄ ነው፣ እውነቱ ያ ነው፣ በዚህ በኩል ይቅርታ፣ በዛ በኩል እንዲህ ነው ቢባል ዋናው ጉዳይ በአሰልጣኙና በተጫዋቹ መካከል ያለው ስምምነት ነው የሮናልዶን የፖርቱጋል ብሔራዊ ቡድን ፍጻሜ ሊያሳምር የሚችለው። አለበለዚያ የፖርቱጋል ፌዴሬሽን አሰልጣኙ ማንሳት ሊኖርበት ነው ማለት ነው። እና እንደዚህ አይነት አነጋጋሪ ጉዳይ አለ። ስታዩ በክለብ እግር ኳስም ሮናልዶ በገባባቸው ክለቦች አወጣጡ ብዙ ጊዜ ከልዩ ሽኝት ከክብር ከተዘጋጀ ሽኝትና ስንብት ጋር አይደለም። እና አሁንም ይኸው ነገር በፖርቱጋል ብሔራዊ ቡድን የመጣበት ይመስላል። ያ በተቃራኒ ደግሞ በሊዮኔል ሜሲ አይታችሁታል። ከትናንትና በስቲያ ወይም ትላንትና እንበለውሽ ከትላንትና በስቲያ ለትላንትና ሌሊት ስለሆነ በእኛ ሰዓት አቆጣጠር አርጀንቲና አክብራ እንዲሸኝተዋለች እና ያልተነገሩ ጉዳዮች አሉ በሁለቱ ማል። ግን አንድ ደስ የሚል ነገር እዚህ ጋር ሮናልዶ ለሜሲ ስንብት የጻፈው መልእክት ነው። ይሄ በጣም በእግር ኳሱ ዓለም ላይ በሁለቱ መካከል ያለው ፉክክር እንደው ጠላትነት ባላንጣነት እንዳልሆነ የሚያሳይ የመጀመሪያ ጊዜ አይደለም። እርግጥ የክብር መልእክቶች በዚህ መልኩ ሲተላለፉ፣ በሮናልዶ በኩል ግን ይሄ ክላሲ ጄስቸር ነው፣ ለእርሱ ስም የሚመጥን ትልቅ ነገር ነው እና በሜሲ ስንብትና በስንብቱ ስነ ስርዓትና ተያያዥ ጉዳዮች አሁንም ተወርተው አላለቁም እና እስቲ እነርሱን ጠቅለል አድርገን እናያለን ከሮናልዶ ጉዳይ ጋር አያይዘን። ሁለተኛው ተመለስን ወደ ስካንዳሉ፣ ወደ ማንቸስተር ሲቲ ርዕስ። ሚኬል አርቴታ እስከ 2030 ድረስ ኮንትራቱን አራዝመዋል በአርሰናል። ያ ማለት በመጪዎቹ ዓመታት በፕሪሚየር ሊግ የአርሰናልን ርዕይ እውን የማድረግን ኃላፊነት ሙሉ ለሙሉ እንግዲህ ከኮንትራት አንጻር እንደ መቀበል ተደርጎ ይወሰዳል እና መጪዎቹ ዓመታት ታዲያ ይሄ ነገር በፕሪሚየር ሊጉ የፉክክር መልክዓ ምድር ላይ የሚያስከትለው ለውጥ ለየት ያለ ይሆናል ተብሎ ይጠበቃል። በዚህ አርሰናል ይበልጥ ተጠቃሚ ሊሆን ይችላል የሚሉ ሀሳቦች አሉ። አሁን እንግዲህ የሲቲ ይግባኝ ካልተሳካ ነው፣ አሁን ሴናሪዮ ላይ የተመሰረተ ዘገባ ነው ይሄ፣ አስተያየት ነው፣ አርሰናል ምን ያህል ይጠቀማል የሚል ነው። ምክንያቱም ሰሞኑን የምሰራቸው ዘገባዎችን ካያችሁ ይግባኙ ብዙም ለውጥ እንደማያመጣ ወይም ደግሞ ቅጣቱን ከባዱን ቅጣት ትንሽ ቀነስ ሊያደርገው ይችል ይሆናል እንጂ ከነጭራሹ ማንቸስተር ሲቲን ኢኖሰንት ወይም ንጹህ ሊያስብል የሚችል እንዳልሆነ መንደርደሪያ በመያዝ ነው። እና ይሄ ከፍትህ አሰራር አንጻር የሚዲያና የፍርድ ቤት ውሳኔን አያይዘን ካየን ሚዲያው ጥፋተኛ የተባለውን ጥፋተኛ ብሎ ነው መቀጠል ያለበት። ይግባኙ እስኪታይ ድረስ ይግባኙ ጥፋተኝነቱን ከቀለበሰው ግን ንጹህ ነው ካለ ከዛ በኋላ ሚዲያው ደግሞ ንጹህ ነው ብሎ ነው የሚሰራው እና ፍርድ ቤት ባልወሰነበት ይባላል አይደል? ይሄ በህግ የተያዘ ጉዳይ ነው ይባላል በሚዲያዎች ላይ። ይህን ነገር ሲደጋገም ሰምታችሁ ሊሆን ይችላል። ልክ ነው፣ በህግ የተያዘ ጉዳይ ከሆነ ጊልቲ እስኪባል ድረስ ኢኖሰንት ነው። ተከሳሹ ተጠርጣሪ ነው እንጂ
ወይም ህግ እንደሚባለው ጥፋተኛ እስኪባል ድረስ ሁሉም ተከሳሽ የንጹህነት መብት አለው እንደሚባለው በዛው ነው የሚከደው። ነገር ግን እዚህ ጋር አሁን ጥፋተኛ ተብሏል 114 ክሶች ላይ። ስለዚህ ሲቲን አሁን ይሄ ነገር እስካልተቀለበሰ ድረስ ጥፋተኛ ብለን ነው መንቀጠል። ጥፋተኝነቱ በዚሁ ከጸና ደግሞ ምን ሊያስከትል ይችላል የሚለው የሴናሪዮ ትንተናዎችን ስንሰራ ቆይተናል። አሁን የፕሪሚየር ሊግ የፉክክር መልካ ላንድስኬፕ አጠቃላይ ሊቀየር ይችላል። እንደኔ እይታ እንደው የፕሪሚየር ሊግ አጠቃላይ ተአማኒነት ፕሬስቲጁ አደጋ ውስጥ ይገባል። የሲቲ ጉዳይ አሁን በፍርድ ቤት በይግባኝ ንጽህናው ቢታወጅ ለፕሪሚየር ሊግም በጎ እኮ ነው። ግን በህግ በንጹህ በጣልቃ ገብነትና በፍርደ ገምድልነት ግን አይደለም። እንጂ አሁን ከዚህ በኋላ ሲቲ ተቀጥቶ ወደ ታች ዲቪዚዮን ቢወርድ ወይ ከፕሪሚየር ሊጉ ቢባረር ወይ ደግሞ ደለብ ያለ ነጥብ ቢቆረጥበት እና የነጥብ ቅጣት ቢጣልበት በፕሪሚየር ሊጉ በሌሎች ማካሄዶች ላይ

0: የሆነ ከጀርባ አንድ ሆቴል ነበረ እና እዚህ ጋር ቆም አድርጋለኝ። ያው የምትቀጣውን ትቀጣለህ፣ እዛ ሆቴል ውስጥ ነው ገብቶ የቆምከው። ግን ዞሮ ዞሮ
1: በተባበረህ ቅጣት
2: ጨዋታለጊዜ
0: ርስተው እንዲ አንዳንዴ ሲጨንቅ
1: ፋሽሹ አስመሰልኩ ብዙ ዞር ባለ። ግን አንዳንድ ለነገሩ እንትን ብቻ ፓርኪንግ ብቻም ሳይሆን አንዳንድ አገልግሎቶች የሚገኙባቸው ቦታዎች ላይ ምልክቶች በይፋ ቢቀመጡ ጥሩ ነው። እንትኖችም ኢንክሉዲንግ ይሄ ለምሳሌ አንዳንድ ቦታዎች ላይ መጸዳጃ ቦታዎች አሉ። አንዳንድ ሰዎች ግን ይጨነቃሉ መጸዳጃ ቦታዎች እዚህ ጋር ስለመኖራቸው ምንም አይነት መረጃ ስለሌለ ማለት ነው። አገልግሎቱ እያለ አገልግሎቱን ለመጠቀም ቦታው ላይ ምንም አይነት ምልክት ባለመኖሩ ምክንያት ሰዎች አንደኛ ያሉበት ቦታ አገልግሎቱ እያለ ከዛ በጣም ወደ ራቀ ቦታ እንዲሄዱና እንዲጉላሉ ምክንያት ይሆናል። ሁለተኛ ነገር ደግሞ በሰዓቱ ማግኘት ያለባቸው ነገር እንዳያገኙ ምክንያት ይሆናል። ስለዚህ አንዳንድ የሚሰጡ ፓርኪንጉ ብቻም ሳይሆን ብዙ አገልግሎቶች በጣም ብዙ አገልግሎቶች የሉም ብለህ በደመደምክበት ስፍራ ላይ አለ አንዳንድ ጊዜ እና ማስታወቂያ ባለመኖሩ ምልክቶች ባለመኖራቸው ምክንያት እንደዚህ ያለ ነገር አለ እና እሱ ላይ ትንሽ እንዳልከው አገልግሎቱ ካለ አገልግሎቱን ፕሮሞት ማድረግ ጠቃሚ ይመስለኛል። ምክንያቱም አገልግሎቱ የተቀመጠው ሰዎች እንዲገለገሉበት ስለሆነ ማለት ነው። ከዚህ በተጨማሪም ግን እንትኖች ቢበዙ እነዚህ ሪዝነብል የሆነ ፕራይስ ያላቸው የመኪና ማቆሚያ ቦታዎች በርከት ቢሉ ጥሩ ነው። አንዳንድ ጊዜ በጣም ምንድነው የዋጋ የተወሰኑ ቦታዎች ላይ ከፍተኛ የሆነ የዋጋ ክፍያ ስለሚጠይቅባቸው የግሎቹን ጨምሮ ማለት ነው ከፍተኛ ዋጋ ስለሚጠይቅባቸው አንዳንድ ሰዎች ፓርኪንግ ቦታዎች ላይ መግባት ይፈራሉ። በጣም በአጭር ሰዓት ውስጥ ብዙ ብር የሚጠየቁ እየመሰላቸው ይቺ ህገወጧን መንገድም ለመጠቀምና እንዳልከው ደግሞ እንዳንተ የሚተባበር ሰው ሲያገኙ ወደዛም ማቆምን ይመርጣሉ። እና ምንም ጥርጥር የለውም ያቋቋሙት ለፓርኪንግ ከሆነ ከፓርኪንጉ ማግኘት ያለባቸው ጥቅም እንዳለ ሆኖ ግን ትንሽ በመጠኑ ሪዝነብል ቢያደርጉት እሱንም አገልግሎት ጥሩ ይመስለኛል። ግን ከዚህ በተጨማሪ በትምህርት ቤት መግቢያና መውጫ ሰዓት ላይ በጣም ከፍተኛ የሆነ መጨናነቅ እየተፈጠረ ነው እንደምታየው፣ ትምህርት ቤቶች በብዛት ባሉባቸው አካባቢዎች ማለት ነው። እና አንዳንድ ጊዜ ለምሳሌ አንዳንድ ትምህርት ቤቶች ቦታ የላቸውም ይሄ መኪና ለማቆም የሚያስችል ማለት ነው። ግን አንዳንድ ስፍራዎች አሉ ለዚህ አመቺ የሚሆኑ ማለት ነው። እና ሲመጡ ትምህርት ቤቶቹ ወደ ትምህርት ቤቶቹ ከሚገቡ ይልቅ የሆነ ፓርኪንግ ኤሪያ አለ አይደለም ለእንደዚህ ያሉ አንደኛ ቢዝነስ ነው። የተወሰኑ ወጣቶችን አደራጅተ እዛ ጋር ስራ እድል ትፈጥራል። ሁለተኛ እነዚህ ምንድነው የስራ ሰዓት ደርሶባቸው ጥድፊያ ላይ ነው ያሉት፣ የተወሰነ ደቂቃ 5 ደቂቃ ምናምን ቢቆዩ ነው አይደለ ልጆቻቸውን ይዘው ወደ ትምህርት ቤቱ በሰላም አስገብተው በሰላም እንዲሄዱ። አንዳንድ አመቺ በሆኑ ቦታዎች ላይ እነዚህ መኪኖች የሚቆሙበት ሁኔታ ቢመቻች ጥሩ ነው ብዬ አስባለሁ። ልክ
0: ባለፈው መንገድ ትራንስፖርት ይመስለኛል አዲስ አበባ አንድ ነገር ብሎ መንገድ ትራንስፖርት ወር ደግሞ ያኛው ይሄ የአዲስ አበባ ትራፊክ ቁጥጥር እንደዚህ የሚባሉ የተለያዩ ስሞች ስላላቸው ብዬ ነው። እና ምድ 5 ደቂቃ ነገር መቆም የተፈቀደው የተባለው የልጆች ለማንሳት ከትምህርት ቤት ከዛ በላይ ከሆነ የቅጣት መጠኑም ጭምር ተነግሮ ነበረ። ያው ይሄን ለማለት ለነገሩ መጀመሪያ ምቹ ሁኔታዎች መኖር አለባቸው። የትምህርት ቤት
1: ስታንዳርዱ ይለያያል። ይሄ አሁን ይሄ ራሱ አስቸጋሪ ነው። ግን እንደው ይቅርታ አቋረጥኩ ስዩሜ፣ አንድ የገጠመኝን ነገር ልንገርህ። ዛሬ የተመለከትኩትን ማለት ነው። ዩተርን አለ። ያ ዩተርን ክልክል ነው። ዩተርን ማድረግ አትችልም። በዛ ዩተርን ብዙ ጊዜ ወላጆች ዩተርን አድርገው ኢሚዲየትሊ ወደ ትምህርት ቤቱ ልጃቸውን ወደሚያደርሱበት ትምህርት ቤት የሚያደርሳቸው ነው። አንዳንዶች ደግሞ ያንን ዩተርን አናደርግም ብለው ስርዓት ይዘው ይሄዱና በላይኛው ዩተርን ሲሄዱ፣ አሁን ይሄኛው ዩተርን የሚያደርገው ለምንድነው? ወረፋውን ጥሶ ለመግባት ምንም ጥርጥር የለው። እና አንዳንድ የትራፊክ ፖሊሶች ምን ሲያደርጉ ልባልኩኝ፣ በእርግጥ እነሱ ያለውን መጨናነቅ ለመግታት አስበው ሊሆን ይችላል እና በዩተርኑ ይፈቅዳሉ። አንዳንዶቹ ዛሬ ፈቅደው ይሄዱ አሉ። ከዛ ነገ ደግሞ የሆነ ትራፊክ ይመጣል በዛ በኩል። ትላንትና የተፈቀደለት ራሱ ሰው በዛ ሲታጠፍ ሲቀጣ ምንድነው የሚሆነው?
0: አይ መቀጣት አለበት ነው። ይሄ ደግሞ ምለሱ
1: ሲፈቀድለት ነው የሚደለው። ጥያቄ እኮ መቀጣት የለበትም መቀጣት አለበት አይደለም፣ ስታንዳርዱ ደብል ሆነ ነው።
0: አይ ችግር የለውም ነው። ይሄ ደግሞ ምልህ
1: ለምን?
0: አዎ ለማለት ምክንያቱም እንደየ ሁኔታው ህግጋቶች

0: ለታል ትራፊክ ሁኔታዎችን አይቶ ማለት ነው ባለ ሁኔታ መሰረት ይፈቅድ ይችላል። አንዳንድ እኮ ቀይ መብራትን በርቶ እኮ አይተ ከሆነ እኮ ያስቀራል አይደል? እንደዛው ቁጥሩ አ እንደዚህ ደግሞ ከአንዳንድ ያለ የተሰመረ ቀጥታ መስመር እኮ ያው መርገጥ አትችልም አይደል? ግን በዛ ሂድ ይሉሃል። ሶ ሁኔታዎችን ሁኔታው አይተው ሊያስተናብሩ ይችላሉ። ያቺን መጨናነቅ እንዴ ለመቀነስ ለማስተካከል ብሎ ሁኔታዎችን አይተው ያንን ለመደ አይቻለው ብሎ በተረጋጋ የሚያርገው ከሆነ ያ ሰው ግን አግባብ አይደለም
1: አይደል? የኔ ጥያቄ እኮ ነው መሰለ እዛ ዩተርን ላይ ያንን በማድረጉ የሚፈታ ችግር የለም። ጭራሽ ህግ ነው እየተጣሰ ያለው። ህግ እንዲጣስ ከሆነ ሩም የከፈተው እንጂ ችግር አላቃለለም። ለምሳሌ ኦሬዲ
0: ጣልቃ ማስገባት ነው
1: ጣልቃ ማስገባት እኮ ህግ እየጣሰ ነው ሰውየው። ትራፊኩ ራሱ ህግ እየጣሰ እኮ ህግ እየጣስክ ህግ አታስከብርም።
0: እሱ የራሱ ነው ያየው።
1: ይሄ መፍትሄ ማራለው በቃ በዛ መስመር መሄድ ካለበት በዛ መስመር መሄድ አለበት። በሁለት መንገድ ልታስኬድ አትችልም። በዛኛው በኩል ወረፋ ጠብቆ ተሰልፎ እየጠበቀ ያለ ሰው በዚህ በኩል በትራፊክ ሙሉ ፈቃደኝነት እንዲገባ ከተደረገ እና ነገም ደግሞ ይሄው ይደገማል። ከዛ በኋላ ሌላ ትራፊክ ሲመጣ ገብቷል አይደለም? ይሄ በሌጋል ስለሆነ ራሱ ትራፊኩ ግቡ እያለ ስለሆነ በቃ ዩዥዋሊ የሰው ማይንድ ምንድን ነው? አይ ይፈቅዳሉ እኮ ትራፊኮች በዚህ ሰዓት አስቸጋሪ ሰዓት ስለሆነ ይፈቅዳሉ ብሎ ዝም ብሎ ሲገባ አንደኛ ግርግር ይፈጠራል ቦታው ላይ። የክላክስ ማዕት ነው የሚያንባርቀው። ያው በስርዓት ተሰልፎ ከፍተኛ የሆነ ጩኸት ያሰማሉ። ሁለተኛ ነገር ግን እኔ መፈቀሩ ብዙ ትርጉም አለው ብዬ ወይ ደግሞ ሙሉ ለሙሉ መፍቀር ነው ያለብህ። በቃ ዩተርኑ እዛ ቦታ ላይ አስፈላጊ ነው ተብሎ ከታመነ መፍቀድ ነው ያለብህ። አለበለዚያ ከከለከልክ ግን በቃ ሁሉም ስርዓቱን ጠብቆ መሄድ ነው ያለበት። ለተወሰነው ፈቅደህ ለተወሰነው መከልከል
0: የሰዓት ገደባ ብዙ ጊዜ አይተህ ከሆነ አንዳንዱን ከዚህ እስከዚህ ሰዓት ይፈቅዱበታል ዩተርኑንም ወይ እንደዛ አይነት ነገር ቢያደርጉ ሙሉ ለሙሉም
1: አይሆንም። ለምሳሌ እዛ ሰዓት ላይ ዩተርኑ ትክክል አይደለም። እዛ ጋር የትኛው መኪና መዞር የለም፣
0: መፈቀር የለበት።
1: ያጨናንቃል ብቻም ሳይሆን ሰዎችን ያበሳጫል። ለምሳሌ ሁሉም ይቸኩላል።
0: አንተ ከእንትኑ አንጻር ነው የምትለኝ።
1: ሁሉም ይቸኩላል፣ ሁሉም ራሽ እያደረገ ነው ወደ ስራ ለመግባት፣ ልጁን ጥሎ ወደ ስራ ለመግባት ራሽ እያደረገ ነው ያለው። የእኔ ችግር ከአንተ ይበልጣል እንደማለት ነው። እዛ ጋር ዩተርን አድርገህ እንደመግባት እና ለዛ ደግሞ እውቅና መስጠት ነው የትራፊኩ ስራ የሚሆነው እና ያንን ለማለት ነው። ለማንኛውም ግን ከሁሉም በላይ ችግሩን ይፈተዋል ብዬ የማስበው አንዳንድ አካባቢዎች ላይ ስፔሶች አያለሁኝ፣ ብዙ ጥቅም ላይ የማይውሉ ስፔሶች አሉና ትምህርት ቤቶች እዛ ቦታ ላይ በተለይ ከምቸት ብለው ካሉ ሁለት ሶስት ትምህርት ቤቶች ካሉ የሆነ ያንን ፓርኪንግ ኤሪያ አድርጎ እዛ ቦታ ላይ መዝናኛም ልታደርገው ትችላለህ።
0: ወጣቶች ስራ አይደለም ነው
1: እንዳልከው። ጠዋት ላይ ደግሞ የፓርኪንግ ስፔስ ቢሆን ቢያንስ የተወሰነ መኪና ያቃልላል። ይሄ ለምሳሌ ረጋ ብለው ልጃቸውን ይዘው መግባት የሚችሉ ብዙ ጥድፊያ የሌለባቸው ሰዎች አሉ አይደለም? እንደዛ ያሉ ሰዎች ቢያንስ መኪናቸውን አቁመው ልጆቻቸውን ይዘው ይገባሉ። ግን ደግሞ
0: ሰርቪስ ውስጥ ራሱ እኮ ሰርቪስ ረጃጅም መኪኖች ይኖራሉ፣ ታክሲዎችም ይኖራሉ፣ ሚኒባሶችም ይኖራሉ። ብቻ ምቹ የሆነ ብቻለውን ሁኔታ አለ። የችግሩ በጣም አስቸጋሪ ብዙ ነገር ነው።
1: ትምህርት ቤቶቹ ከትምህርት ቤቶች ጋር የተገናኙ
0: አስፋልት ዳር ላይ ትምህርት ቤቶች መሆን ብዙ ክልክሎች ነበር። አይተህ ከሆነ እኮ ስታየው እኮ ህግጋቶቹን ማመቻመች አቻችለህ ማለፍ ነው እንጂ እኮ ካልሆና ብዙ ትምህርት ቤቶች ይዘጋሉ በምታየው ከሆነ ማለት ነው። ዞሮ ዞሮ ይመስለኛል ካለ ነባራዊ ሁኔታ አንጻር እያቻቻልክ ነው እና የምትሄደው እንደዛ ብለን እንለፈው፣ አስቸጋሪ ነው።
1: መልካም። ለማንኛውም ውድ አድማጮቻችን እናንተስ ምን ታዘባችሁ? በፌስቡክ ፔጃችን ሁሉ አዲስ ሆነ ብስራት ኤፍ ኤም 101.1 ላይ ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። አሁን በቀጥታ ወደ ሁሉ አዲስ አምስት ነገሮች እንሻገራለን። በሁሉ አዲስ አምስት ነገሮች ምን ተይዟል? አብረን እንከታተል።

0: የሁሉ አዲስ አምስት ነገሮች የዛሬ ትኩረት በህይወት ያጣናቸው የማቴዎስ ወንዱ ፋውንዴሽን መስራች አቶ ወንዱ በቀለን ይመለከታል። እሳቸውን የተመለከቱ አምስት ነገሮችን እናቀርባለን ባለው መሰረት እነሆ የሁሉ አዲስ አምስት ነገሮች ይቀጥላል።
1: እሺ፣ እንግዲህ አቶ ወንዱ በቀለ ወልደ ማርያም ህዳር 21 1947 ዓመተ ምህረት ነው የተወለዱት። ስለ አቶ ወንዱ በቀለ ስናወራ እንግዲህ በአመዛኙ ስለ ማቴዎስ ወንዱ ፋውንዴሽን ነው የምናወራው። ስለዚህ ማቴዎስ ወንዱ ፋውንዴሽን ደግሞ ከዚህ ቀደም በተለይ ደግሞ የኢትዮጵያ ማቴዎስ ወንዱ የኢትዮጵያ የካንሰር ፋውንዴሽን በመባል ይታወቅ ነበረ። በተለይ ካንሰር ላይ አተኩሮ የሚሰራ ነው። በኋላ ማቴዎስ ወንዱ ፋውንዴሽን ተብሎ ሰፋ ያሉ ስራዎችንም እየሰራ ያለ ነው። በልጃቸው ሞት ምክንያት የመሰረቱት ተቋም እንደሆነ ይታወቃል። ለረጅም ጊዜያት እንግዲህ ይህንን ስም በተደጋጋሚ ሰምተነዋል። ስለዚህ በተወሰኑ ነጥቦች እንግዲህ የእርሳቸውን ህይወት ለመቃኘት እንሞክራለን። የመጀመሪያው እውነታ ትውልዳቸውን ይመለከታል። ህዳር 21 1947 ዓ ም በሐረርጌ ክፍለ ሀገር ነበረ። በወበራ አውራጃ ደደር ከተማ ቡርቃ ገጠራማ ቀበሌ የተወለዱት እንግዲህ አሁን ህዳር ሲመጣ እሳቸው መስከረም ነው ህይወታቸው ያለፈው። ህዳር ሲመጣ እንግዲህ 72 ዓመት የሆናቸው ነበር ማለት ነው። ስለዚህ በ71 ዓመታቸው ህይወታቸው አልፏል። ይሄ ትውልዳቸውን የሚመለከተው ጉዳይ ነው። ሁለተኛው ነጥብ እንግዲህ ያው እረፍታቸውን ይመለከታል። እረፍታቸው እንግዲህ መስከረም 24 2019 ዓ.ም ነው ከዚህ ዓለም በሞት የተለዩት። በህመም ሲረዱ ቆይተው ህይወታቸው አልፏል። እንግዲህ 72 ዓመት ሊሞላቸው ጥቂት ወራት፣ ምናልባትም ሁለት ወር አካባቢ በቀራቸው ሰዓት ነው እንግዲህ ህይወታቸው ያለፈው። ሶስተኛው ጉዳይ የቀብር ስነስርዓትን ይመለከታል። የቀብር ስነስርዓታቸው ደግሞ የተፈጸመው መስከረም 25 ቀን 2019 ዓመተ ምህረት ነው። ይሄ አንደኛው ነጥብ ነው። ሌላኛው አራተኛው ነጥብ የምናነሳው እንግዲህ የስራ ጉዳያቸውን ነው። ምን አይነት ዘርፍ ላይ የተሰማሩ ሰው ናቸው የሚለውን ስንመለከት በኢትዮጵያ ንግድ ባንክ ውስጥ ከፍተኛ የስራ ኃላፊነት ጭምርም አገልግለዋል። እነዚህ አጫጭር ነጥቦች አራት አድርገን ያስቀመጥናቸው እንግዲህ በዋናነት ስለሳቸው ስናነሳ የምናነሳው ስለ በጎ አድራጎት ስራቸው ስለሆነ ነው። የበጎ አድራጎት ስራቸውን ሰፋ አድርገን ስንመለከት እንግዲህ 1991 ዓመተ ምህረት ነበር እንግዲህ ጉዳዩ የተጀመረው። 1991 ዓመተ ምህረት ማቴዎስ የተባለ ልጅ በቤታቸው ውስጥ ተወለደ። ባለቤታቸው አምሳለ በየነ ይባላሉ። ከባለቤታቸው አምሳለ በየነ አቶ ወንዱ በቀለ ማቴዎስ የተሰኘውን ልጅ ይወልዳሉ። በአዲስ አበባ የተወለደው ማቴዎስ ብዙም በእድሜ ሳይቆይ በሊኬሚያ ወይም በደም ካንሰር ፈተና ይገጥመዋል። በጥቁር አንበሳ ሆስፒታልም ለረጅም ጊዜ ክትትል ያደርጋል። በወቅቱ እርሱ የካንሰር ህመም ጋር በተጋፈጠበት ሰዓት በሀገሪቱ ብቸኛ የነበረው የካንሰር ህመምን በተመለከተ የሚከታተለው ጥቁር አንበሳ ሆስፒታል ነበረ ይላል የማቴዎስ ወንዱ ፋውንዴሽን ድረገጽ ላይ ያገኘ ነው ታሪክ። በጥቁር አንበሳ ሆስፒታልም ለ26 ወራት ያህል ሁለት ዓመት ለሚሆን ጊዜ የህክምና ክትትል ተደረገለት። ቤተሰቦቹ ብዙ ጥረት ጣሩ። ሐኪሞቹ ብዙ ለፉ። ነርሶቹ፣ ሌሎችም እንግዲህ ጉዳዩን የሚከታተሉ ሰዎችም በሚችላቸው አቅም አዘዙ። ነገር ግን በአራት ዓመቱ ማቴዎስ ወንዱ 1991 ላይ ተወልዶ ወደ 1996 አካባቢ ህይወቱ ሊያልፍ ቻለ ማለት ነው። ከዛ በኋላ እንግዲህ ያው አቶ ወንዱ በቀለ ወልደ ማርያም ይህንን ጉዳይ ዝም ማለት አልፈልጉም። ልጃቸውን እንዳጣ አባት ነገሩን ትተውት በቃ ፈጣሪ የፈቀደው ነው ብቻ ብለው መቀመጥ አልፈለጉም። ይሄ ነገር ሌሎች ጋር እንዳይከሰት ስለ ካንሰር በቂ ግንዛቤ እንዲኖር መስራት አለብኝ። እኔ ቤት የገባው ነገር ሌሎች ጋር እንዳይገባ ሰዎችን በግንዛቤ ማንቃት አለብን፣ ስራዎች መስራት አለብን ብለው ተነሱ። ከቤተሰባቸው ጋር በመሆን እንግዲህ ማቴዎስ ወንዱ ፋውንዴሽንን መሰረቱ። መጀመሪያ ሲመሰረት ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ተብሎ ነበረ የተመሰረተው። በኋላ ላይ ደግሞ ማቴዎስ ወንዱ ፋውንዴሽን ተብሎ በጣም ግዙፍ ተቋም ሆነ። እርሳቸው በዋና ስራ አስፈጻሚነት ይመሩትም ነበረ። ጠቅላላ ጉባኤ ያለው ቦርድ የሚያስተዳድረው በርካታ ሰራተኞች ያሉትም ተቋም ነው። ካንሰርን ጨምሮ በተለያዩ ጉዳዮች ላይ ይሰራል። በሲቪል ሶሳይቲ ተቋምም እንግዲህ ሰርቲፊኬት ተሰጥቶት ህጋዊ ተቋም ሆኖ መስራት ቻለ። 1800 የሚሆኑ አባላትን ሲያንቀሳቀስም ቆይቷል። ከ500 በላይ በጎ ፈቃደኞችንም ሲያንቀሳቀስ የቆየ ግዙፍ ፋውንዴሽን ነው። በካንሰር ህመም ላይ ከፍተኛ ቅስቀሳ ስራ የሰራ፣ የካንሰር ህመምን ሊያጋልጡ የሚችሉ የተለያዩ ችግሮችን በተመለከተ ማህበረሰቡ መረጃ እንዲኖረው ያደረገ፣ ከዛ በተጨማሪ ደግሞ በእያንዳንዱ አጋጣሚ ለምሳሌ ጤናን ሊያውኩ የሚችሉ ያም ወደ ካንሰር ሊያሳድጉ እነዛም ወደ ካንሰር ሊያሳድጉ የሚችሉ ጉዳዮችን በተመለከተ ማህበረሰቡ በበቂ ሁኔታ እንዲሰራ፣ ለምሳሌ ከሲጋራ ጋር በተገናኘ የሲጋራ ጭስ፣ ሲጋራ ማጨስ እና ሌሎችም ተያያዥ ጉዳዮች እንዴት አይነት የጤና ጠንቅ እንዳላቸው በመስራት ረገድ ከፍተኛ እንቅስቃሴ ያበረከተ፣ በርካቶችን ያንቀሳቀሰ ተቋም ነው። ማቴዎስ ወንዱ የተሰኘው ፋውንዴሽን እንግዲህ ያው ላለፉት በርካታ ዓመታት እሱ ህይወቱ ካለፈ ኦልሞስት በአመቱ አካባቢ ነበረ የተመሰረተው እና ላለፉት በርካታ ዓመታት ስሙ የሚጠቀስ ነው እና ይህንን አይነት ማህበራዊ አስተዋጽኦ ያበረከቱት የህፃን ማቴዎስ ወንዱ አባት ወንዱ በቀለ ወልደ ማርያም እንግዲህ መስከረም 25 2019 ዓ.ም ህይወታቸው አልፏል። እርሳቸውን የተመለከቱ
2: በካንሰር እርሳቸውም ህይወታቸው ያለፈው። ለማንኛውም እርሳቸው በጣም ጨርሳል ብዬ ነው። እኔ ስንት አንድ አራት አምስት መግለጫዎች ላይ የተገኙ ይመስለኛል የአመታዊ ፕሮግራሞች ሲያዘጋጁ ውስጥ ዘጠናዎቹ መጨረሻ አካባቢ ጀምሮ 2000ዎቹ ላይ በተደጋጋሚ ተገኝቻሉ። ቢያንስ ብዙ ግንዛቤ ሳይኖር ከካንሰር ጋር በተገናኘ በኋላ ላይ ኮኖር ላይ የታወቀው
1: እውነት ነው።
2: በቃ ከመንግስታዊ ተቋማት በላይ የእሳቸው ድርጅት ከፍተኛ እንቅስቃሴ ያደርግ ነበር። በኋላ ላይ ነው እንግዲህ ሌሎች መቋቋም የጀመሩትና ግንዛቤ ማስጨበጫ መስጠት የተጀመረው። ከመንግስት ተቋማት በላይ ከጤና ሚኒስቴር በላይ ከፍተኛ እንግዲህ የግንዛቤ ማስጨበጫ በመስራት ከካንሰር ጋር በተገናኘ ይታወቃሉ። አይ ቲንክ የተበቀሉት ይመስለኛል የልጃቸውን ሞት ካንሰርን ማለት ነው። ምክንያቱም ሌሎች ጋር እንግዲህ እንዳያስፋፋ ካለም ቶሎ መዳን እንደሚቻልና ብዙ ነገሮች አሉ። ከዛ ጋር በተገናኘ ያው መቼም የልጅ ሞት የሚተካ አይደለም እንደምታውቀው። መበቀል ግን በተለያየ ነገር ትችላለህ እና በመልካም ነገር የኢትዮጵያን ሕዝብ በመጥቀም በጤናው ረገድ ላይ ግንዛቤ በመስጠት ከፍተኛ ሚና ተወጥቷልና ለመላ ቤተሰባቸው እንደዚሁም ደግሞ ለተቋሟም ጭምር ለአባላቱ መጽናናቱን እንመኛለን ለማለት ነው። ምስሬ
1: እንዳልከው በተለይ በሽታውን በተመለከተ እንደውም አንድ ነሱ ቅጥር ግቢ ውስጥ አንድ የተነሳ ፎቶግራፍ አለ እና ካንሰር እስኪያቆም ድረስ እኛ ተስፋ አንቆርጥም፣ ወይም ደግሞ ካንሰር ራሱ ተሸንፎ ካላቆመ በስተቀር እኛ አንሸነፍም የሚል መፈክርም አላቸው። ይህንን በጎ ፈቃደኞቻቸውም ሌሎችም ሰዎች በመፈክር መልክ እንዲሉትም ጭምር ይደረጋል እና ዞሮ ዞሮ ያው ህመሙ አንደኛ እንዳይመጣ መከላከል፣ ከዛ ከመጣ በኋላ ደግሞ ተስፋ ባለመቁረጥ የሚቻለውን ጥረት በማድረግ ነው እንግዲህ ቢያንስ መግፋት የሚቻለው ህይወትን እና ይህንን በተመለከተ እንግዲህ የሰሩት ስራ በእውነት በጣም ትልቅ ደረጃ የሚጠቀስ የአገር ባለውለታ የሚያስብላቸው ስለሆነ የእርሳቸው ታሪክ እንዲህ በቀላሉ ተዘንግቶ እንዳያልፍ በማድረግ ያው ስለ እርሳቸው በመገናኛ ብዙሃንም በተለያዩ ማህበራዊ ሚዲያዎችም አድማጮቻችን ሰምተው ሊሆን ይችላል፣ ግን ለአክብሮትም እንዲሁም ደግሞ ለማስታወሻ ይሆን ዘንድ ነው ይህንን የሁሉ አዲስ አምስት ነገሮች ያዘጋጀ ነው። የሁሉ አዲስ አምስት ነገሮች ይህንን ይመስል ነበረ። በቀጣይ ደግሞ ሌሎች ጉዳዮችን ይዘን እንገናኛለን። እስከ 12 ሰዓት ድረስ ሁሉ አዲስ በአዳዲስ ጉዳዮች በሌሎች ወቅታዊ ነገሮች ቆይታ ያደርጋል።

0: ዘምሪዶ የጠቅላላ ጉባኤ ጥሪ የንስር ማይክሮ ፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ ስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 32019 ዓ.ም ምህረት ከጧት 2 አተኩል በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ፣ በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያቸው በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 የወጡ ካፒታል፣ ፎርቹን ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ0115622225 ወይም በ9404 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም የተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ ሰበናፕ።
2: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለ100 ሰዓታት።

አዲስ ሁሉ አዲስ ልዩ የመዝናኛ ፕሮግራማችሁ በተወዳጁ ስራት FM 101.1 እንደቀጠለ ይገኛል። እንግዲህ አንደኛውን ግማሽ እየጨረስን ነው፣ ወደ ሌላኛው አጋማሽ እንሄዳለን። የተለያዩ ጉዳዮች ደግሞ በቀጣዩ አጋማሽ የምንሰማ ይሆናል። እናንተም እናከብራችሁ አድማጮቻችን አስተያየቶች እንድትጠብቁ ናቸው። ሃፍታይም ስፖርት የሁሉ አዲስ ጉዳዮችም ቆይታም እናደርግባቸው ይሆናሉ ማለት ነው። እንግዲህ በርካታ አድማጮቻችን አስተያየቶቻቸውን ስለሰጡን ወደ እነሱ አስተያየት ብናልፍ ጥሩ ይመስላል። ኮማንደር ደረጀ እንዲህ አሉን፣ ቲያትር ከኮቪድ ወዲህ ያንሰራራበት ወቅት አሁን ቢሆንም የመግቢያው ዋጋ ከቲያትሩ ልፋት ጋር ተመጣጣኝ አይደለም። የኢትዮጵያ ፕሪሚየር ሊግ የስቴዲየም መግቢያም ዋጋ አነጋጋሪ ሆኗል እያሉ ይገኛሉ። ሌላው የተማሪዎች ሰርቪስን ታዘባችሁ ታውቃላችሁ? እጅግ ከአገልግሎት ብዛት የደቀቁ ተሽከርካሪዎች ላይ ተደራርበው ተጨናንቀው ሲጫኑ አያድርስ እንጂ ለአደጋስ ሊጋለጡ ይችላሉና ትኩረት